0: ምርጥ የስፖርት አልባሳት መገኛ።
1: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
2: እስከና ቤት ከፍቼ ባክባ
3: ተሰጥቶ ወደ ገንዘብ ቀይራለሁ።
1: ይሄን አውርቼው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።

0: ሁልጊዜም ሪዶ
1: ይሄማ ድሮ ነበረ፣ ዘንድሮማ እድሜ ለንባክ። ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለሕንፃ ባለቤቶች፣ ለተከራዮችና ለሕንፃ አስተዳዳሪዎች ንብ ተራ ሕንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ አስኳላም ወላጆች የትምህርት ቤት ክፍያም ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪሶውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ፣ ንብ ኢንተርናሽናል ባንክ።
2: ቅዳሜን ከኛ ጋር መርጠው የሚያዳምጡት በስስት የሚያጣጥሙት ልዩ የሬዲዮ ፕሮግራም Ladies and gentlemen, please welcome

በእለተ ቅዳሜ ቅዳሜን ከኛ ጋር በድጋሚ እናንተ መድረሱን እንደቀጠለ ይገኛል። ክብራትና ክብራን ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። መልእክቶቻችሁ እየደረሱን የሚገኙት በተለይም ደግሞ የኳስ ግምታችሁን እያስቀመጣችሁን ያላችሁት፣ ቀጣይ ሳምንት ደግሞ ግምቶቻችሁ ተሳኩ ወይስ አልተሳኩም የሚለውን እንዲሁ የምንመለከተው ጉዳይ ይሆናል። አጋሮቻችንን እጅግ አድርገን እናመሰግናለን። ህብረት ባንክ ልዩ ስጦታ አለው። ከነሐሴ 26 እስከ ጥቅምት 21 ቀን 2019 ዓ.ም ድረስ ከወዳጅ ዘመድ ከውጭ ሀገር የተላከለውትን ገንዘብ በህብረት ባንክ በኩል ሲቀበሉ ወይንም በእጆ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ ተጨማሪ 10% ጉርሻን ያገኛሉ። ምን ይሄ ብቻ! ለበዓል ሸመታው በህብረት ባንክ ፖዝ ማሽን ላይ በህብር ካርዶ ሲከፍሉ ወዲያውኑ 5% ተመላሽ ያገኛሉ። ያስታውሱ፣ እድሉ እስከ ጥቅምት 21 ብቻ ስለሚቆይ ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎችም ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ በህብረት እንደግ ያለ ከኛ ጋር አለ። ሌላኛው አጋራችን ሚድሮክ ነው። ደረሰ፣ የምናፍቀው ቀን ደረሰ፣ የሚድሮክ ሳምንት ደረሰ። በብዙ ዘርፎች የሚንቀሳቀስ በርካታ ኢትዮጵያውያንን በስራ የሚያሳትፍ በሀገር እድገት በተለያዩ ዘርፎች አስተዋጽኦ የሚያደርግ ሚድሮክ ኢንቨስትመንት ግሩፕ፣ ብዙ ሰዎች፣ ብዙ ስራዎች፣ ዘርፈ ብዙ አቅም፣ አንድ ትልቅ ቤተሰብ። ሁላችንም በሚድሮክ ውስጥ አለን። ሁላችንም ቤተሰብ ነን። የጋራ ጥረት፣ የጋራ ድል፣ የሀገር ስኬት። የሚድሮክ ሳምንት ተናፋቂ ቀን፣ አንድ ታሪክ፣ አንድ ቤተሰብ፣ አንድ የወደፊት ራዕይ። ከትላንት ትዝታ እስከ ዛሬ ስራ፣ ከዛሬ ስራ እስከ ነገ ተስፋ። የሚድሮክ ሳምንት ታሪኩን ከሩቅ አትመልከቱ፣ ኑና አብረን እንመልከተው። ከጥቅምት 2 እስከ 7 ቀኑን ሙሉ በመስቀል አደባባይ ይምጡና ይጎብኙን። በተመጣጣኝ ዋጋ ይሸምቱ። የሚድሮክ ሳምንት የሁላችንም የደስታ ቀን። ሚድሮክ ለሀገር ያለ ከኛ ጋር አለ። ክብራትና ክብራን እጅግ አድርገን እናመሰግናለን። አሁን ባልደረባችን ሰላማዊ ነጋሲ ያዘጋጀው አንድ ጥንቅር አለ። እርሱን ለእናንተ ነተውና እኛ ግን ከወዲሁ የምንሰራበት ሰዓት ላይ ነው የምንገኘው። ከአምስት ሰዓት ጀምሮ በጣም የተለያዩ

ጉዳዮችን እያነሳን ከሰላማዊ ነጋሲና ከአቤል አሻግሬ ጋር ከእናንተ ጋር ቆይታ አደረግን። እናንተን መልእክቶችንም እንዲሁ ተቀብለናል። ከእኛ ጋር ስነበራችሁ እጅግ አድርገን እናመሰግናለን። የሰላማዊ ነጋሲ ፕሮግራም ይቀጥላል። በቀጣይ ሳምንት የኳስ ግምቶቻችሁ ተሳኩ ወይስ አልተሳኩም የሚለውን እንዲሁ እንመለከተዋለን። ከተሳካ ሽልማት የምናበረክትን የሚሆነው። ከእኛ ጋር ስለነበራችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቤዛቤት አራጌ፣ አቤል አሻግሬና ሰላማዊ ነጋሲ አብረናችሁ ነበርን። በቴክኒኩ በኩል ከቆንጆት መንገሻ ጋር አብረን ቆይታ አድርገናል። የሰላማዊ ጥንቅር እንደሚከተለው እንጋብዛችኋለን። ከዛ በኋላ የኳስ ፕሮግራም ነው የሚኖረን። ኦያያ መሴና ባልደረቦቹ በስቱዲዮ ተገኝተው ኳሱን ወደ እናንተ በቀጥታ ስርጭት የሚያስተላልፉት ነው የሚሆኑት። ከተወዳጁ ብስራት ኤፍኤም 101.1 ፕሮግራሞች ጋር መልካም ውለው

0: በ26 ዓመቴ በአስቸጋሪ ሁኔታ ውስጥ ነበርኩኝ። ገንዘብም አልነበረኝም። ገንዘብ ለማግኘት ስል የምወደውን ባትከስ የተባለ ውሻዬን ለመሸጥ ተገደድኩኝ፣ ይላል ሲልቨስተር ስታሎን። ሲልቨስተር ስታሎን የሆሊውድ ተምሳሌት ከመሆኑ በፊት ክፉኛ ተርቦም ነበረም። ታዲያ ረሃቡን ለማስታገስና ለመኖር ሲል እየታገለም ነበረም። በ1970ዎቹ መጀመሪያ ላይ ስታሎን በድህነት ውስጥ ይኖር ነበረም። እንደ አውሮፓውያን አቆጣጠር በ2017 ራምቦ በኢንስታግራም ገጹ ላይ የለጠፈው ጽሑፍ እንደሚያሳየው ነገሮች በጣም ከመክፋታቸው የተነሳ የሚወደውን ውሻ በ40 ዶላር መሸጥም ነበረበትም።
1: Who now won't give it back. He's a rather short guy, really, really short. So he paid me like $60 on the dog. He goes, I'll give you the dog back for $3,000. He goes, all right, I want to be in the movie. So I put him in the movie.
0: ከጥቂት ሳምንታት በኋላ ስታሎን በመሐመድ አሊና በቻክ ዌፕነር መካከል የተደረገውን የቦክስ ግጥሚያ ተመልክቶ በሶስት ቀን ተኩል ጊዜ ውስጥ ሮኪ የተሰኘውን የፊልም ስክሪፕት ጻፈም። እንደ ስታሎን ገለጻ ከሆነም ለጻፈው ስክሪፕት የ125,000 ዶላር የግዢ ጥያቄ ቢቀርብለትም እሱ ራሱ በፊልሙ ላይ መተወን ስለፈለገም በወቅቱም ስክሪፕቱን ለመሸጥ ፈቃደኛም አልሆነም።
1: was terrible but the German the idea was there
2: right
1: that was it so and then after that it took maybe 25 rewrites including my agents they said well, are you crazy this is ridiculous money $360,000 by standards back then we can do this film if you're going to be in it we have a 14-day thing where we can fire you anytime if you do anything wrong and more importantly we can reduce it down to $900,000 all in and if you can do the thing in under 30 days okay if not it's over
2: so did you shoot the whole thing in
1: 28 days,
2: the whole first Rocky.
1: The whole thing.
0: ሲልቨስተር ስታሎን ሮኪ በተሰኘው ፊልም ላይ የመሪ ተዋናይነት ሚናውን እንዲጫወት የሚያስችለውን ስምምነት ፈረመም። ከዛም በኋላ ሕይወቱ በአንድ ጀንበር ተለወጠም። ስታሎን ከሮኪ ፊልም ያገኘውን ክፍያ ቀድሞ የሸጠውን ተወዳጅ ውሻውን ለመግዛት ቆርጦ ተነሳም። እንደ ዘ ዴይሊ ቴሌግራፍ መረጃ መሰረት ቀድሞ የራምቦ ውሻ የገዛው ሰውዬ የስታሎን ዝናንና ታዋቂነትን አውቆ ውሻውን ለመመለስ $15,000 ጠይቋል። ስታሎንም ውሻውን መልሶ ለማግኘት ካለው ጽኑ ፍላጎት በ15,000 ዶላር ባትከስ የተባለውን የቀድሞ ውሻውን ገዛው። ወደ ቤቱም ይዞት ሄደም። ባትከስ የተባለው የራምቦ ውሻ በሮኪና ሮኪ ቁጥር 2 ፊልሞች ላይ መተወንም ችሏል።

0: ሰዎች ንብረታቸውን ሸጠው ወደ ገንዘብ የሚቀይሩባቸው ምክንያቶች እንደ ግለሰቦች ሁኔታና ፍላጎት ይለያያሉ። ሰዎች ባልታሰበ ሁኔታ ለገጠማቸው ችግር ፈጣን መፍትሄ ሲፈልጉ ንብረትም ይሸጣሉ። ለምሳሌ ለድንገተኛ የሕክምና ወጪ፣ ያለባቸውን ዕዳ ወይም ብድር ለመክፈል ንብረታቸውም ሊሸጡም ይችላሉ። ችግር ሰዎችን ካላሰቡትና ካልፈለጉት ውሳኔ ላይ ሊጥላቸውም ይችላል። በተለይም ኢኮኖሚያዊ አቅም ባልዳበረባቸው ሁኔታዎች ውስጥ ንብረት እንደ መጠባበቂያ ዋስትና ነው የሚታየው። እኛም ለአንዳንድ አስተያየት ሰጪዎች ሰዎች ባልታሰበ ሁኔታ ለገጠማቸው ችግር ፈጣን መፍትሄ ሲፈልጉ ለምን ንብረታቸውን ይሸጣሉ ብለን ጥያቄ አቀረብንላቸው።
1: ዕዳ ወይንም ደግሞ ብድር ሲኖርባቸው፣ ለምሳሌ በብድር የተገዛ ቤት ሊሆን ይችላል፣ በብድር የተገዛ መኪና ቀኑ ካለፈ ወይንም ደግሞ የመክፈያ ጊዜ ገደቡ ካለፈ ያ ንብረት ተሽጦ ግዴታ ለዛ ብድር ይከፈላል ማለት ነው። ስለዚህ በዛ ምክንያት ንብረታቸውን ወይንም ደግሞ ያላቸውን ቅርስ ሊሸጡ ይችላሉ።
2: ሰዎች ባልታሰበ ሁኔታ ለገጠማቸው ችግር ፈጣን መፍትሄ ሲፈልጉ ንብረታቸውን ከሚሸጡበት ምክንያት መካከል አንደኛውና ዋነኛው ብዬ የማስበው ጤና ነው። ያው ማንኛውም ሰው በጤናው ይደራደራል ብዬ አላስብም እና ብር ሲቸግር እና ጤና ላይ ችግር ሲደርስ የፈጠነ ያለውን እቃ ወይም ያለውን ንብረት ወደ መሸጥ ነው የሚገቡት። ዋነኛው ጤና ሊሆን ይችላል።
3: ያው ሰዎች የሚጠበቱ ዋናው ምክንያት ምንድን ነው ማለት በጣም ፈጣኑ መንገድ ስለሆነ ነው። በቃ ትልቅ ብር ለማግኘት ፈጣኑ መንገድ ስለሆነ ደግሞ ያሉበትን ሲቹዌሽን ወይ ደግሞ ሁኔታ ለመቀየር ስለሚችል ማለት ነው። ቶሎ ሲቹዌሽናቸውን ብር ስለሚያገኙበት በዛ ምክንያት ያው ቶሎ ያሉበት ሲቹዌሽን ውስጥ ይገደ በገንዘብ እጥረት ምክንያት የሚከሰተው ነገር መቀየር ስለሚችሉ ማለት ነው። ለዛ ነው
4: ምክንያቱም ንብረት የሚሸጡበት ምክንያት ኦብቪየስሊ ወይ ያጋጠመው ችግር ገንዘብ ቢፈልግ ነገር ነው ቢሆነው። ስለዚህ ገንዘብ ጥሪ ገንዘብ እጃቸው ላይ ከሌለ ደግሞ አሴት አላቸው ዊችዝ ገንዘብ ሊያወጣ የሚችል ቤት፣ መኪና ሊሆን ይችላል። ስለዚህ እሱን ሸጠው ገንዘብ ያገኛሉ። ችግራቸውን ወይም ደግሞ ያጋጠሟቸውን ነገር በገንዘብ የሚፈታ አይነት ነገር ከሆነ ይፈቱታል ማለት ነው። ከዛ ደግሞ መልሰው ያንን ገንዘብ እርን ሲያደርጉ ደግሞ ያንን ነገር መመለስ ይችላሉ። መኪና ከሆነ ድጋሚ መግዛት ይችላሉ።
1: ለምሳሌ አሁን ያልታሰበ የጤና ችግር በሚያጋጥማቸው ጊዜ ያላቸውን ንብረት ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ ወርቅ ሊሆን ይችላል፣ የተለያየ የቅርስ የሚባሉትን ነገሮች ወይንም ንብረታቸውን ሸጠው ለዛ ችግር ያውሉታል ማለት ነው። ግዴታ አስቸኳይ እና ግዴታ በሚሆንበት ጊዜ ችግር ማለፊያ ሊጠቀሙበት ይችላሉ ማለት ነው። ጊዜ የማይሰጥ ችግር በሚሆንበት ጊዜ ያንን ንብረት አውጥተው ሊሸጡ ይገደዳሉ።
2: ምናልባት ብድር ለመመለስ እየወለደ ያለ ብድር ከሆነ ወይም ደግሞ ኢቭን መመለስ የፈጠነ መመለስ ያለበት ብድር ከሆነ ለሱም ያለውን ንብረት ወይም እቃ ሸጦ ብድሩ ሊከፍል ይችላል ማለት ነው።
0: ችግር ሰዎችን ንብረት እንዲሸጡ የሚያስገድድባቸው ጥቂት አስቸጋሪ ሁኔታዎችም አሉ። ለምሳሌ የገቢ ምንጭ መቋረጥ፣ የጤና እክል፣ የብድር ጫና እንዲሁም ሰው ሰራሽና ተፈጥሯዊ አደጋዎች ሲያጋጥሙ ንብረት መሸጥ ሊያጋጥምም ይችላል። አንድ ሰው ስራ ሲያጣ ወይም የገቢ ምንጩ ሲዘጋ የቀን ተቀን የቤተሰብ ፍላጎቶች ማለትም ምግብ፣ ኪራይ፣ የትምህርት ቤት ክፍያ ለማሟላት የግድ የነበረውን ንብረት ይሸጣል። ይህ ደግሞ ለመኖር መሸጥ ይባላል። በተጨማሪም በድንገት የሚመጣ ህመም ከፍተኛ የሕክምና ወጪ ሊጠይቅም ይችላል። በሕይወትና በንብረት መካከል ምርጫ ሲመጣ ቤተሰብ የግድ ያለውን ንብረት ሽጦ የሰውን ሕይወት ለማዳንም ይሞክራል። ሌላው ደግሞ ከግለሰብም ይሁን ከባንክ የተወሰደ ብድር በወቅቱ ካልተከፈለም ወለዱ እየጨመረ ሄዶ ንብረትን እስከ መሸጥ ሊያደርስም ይችላል። አንዳንዴ ደግሞ ንብረቱ በባንክ ተይዞ ወይም ሐራጅ ወጥቶ በዝቅተኛ ዋጋ ከመሸጡ በፊት ባለቤቱ ራሱ ሸጦ ዕዳውን መክፈልን ይመርጣል። እንዲሁም ሰዎች ካሉበት አካባቢ ሲሰደዱ ይዘውት የማይሄዱትን ንብረት በጣም በወረደ ዋጋ እንኳ ቢሆን ሸጠው ለመሄድም ይገደዳሉ። በተለይ በገጠሪቱ የሀገራችን ክፍሎች ገበሬው ሰብል ሲጠፋበት ከብቶችን በመሸጥ ለምግብ የሚሆን እህል ይገዛል። በችግር ጊዜ የሚሸጥ ንብረት አብዛኛውን ጊዜ ትክክለኛ ዋጋውን አያገኝም። ገዢዎች የሻጩን መቸገር ስለሚያውቁ ዋጋ ይጫኑበታል። ይህ ደግሞ ግለሰቡን ከነበረበት የኢኮኖሚ ደረጃ ዝቅ እንዲልና ወደ ድህነት እንዲገባ ሊያደርገውም ይችላል።

0: ዛሬ ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመናዊ በብርሃን ፍጥነት ያሽሙትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አካውንት ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስማችን።
1: ደረሰ የሚናፈቀው ቀን ደረሰ የሚድሮክ ሳምንት ደረሰ። በብዙ ዘርፎች የሚንቀሳቀስ በርካታ ኢትዮጵያውያንን በስራ የሚያሳትፍ ለሀገር እድገት በተለያዩ ዘርፎች አስተዋጽኦ ያደረገ ሚድሮክ ኢንቨስትመንት ግሩፕ። ብዙ ሰዎች፣ ብዙ ስራዎች፣ ዘርፈ ብዙ አቅም፣ አንድ ትልቅ ቤተሰብ። ሁላችንም በሚድሮክ ውስጥ አለ። ሁላችንም ቤተሰብ ነን። የጋራ ጥረት፣ የጋራ ድል፣ የሀገር ስኬት። የሚድሮክ ሳምንት ተናፋቂ ቀን፣ አንድ ታሪክ፣ አንድ ቤተሰብ፣ አንድ የወደፊት ራዕይ። ከትላንት ትዝታ እስከ ዛሬ ሥራ፣ ከዛሬ ሥራ እስከ ነገ ተስፋ። የሚድሮክ ሳምንት ታሪኩን ከሩቅ አትመልከቱና አብረን እንመልከት። ከጥቅምት 2 እስከ 7 ቀኑን ሙሉ በመስቀል አደባባይ ይምጡ፣ ይጎብኙ፣ በተመጣጣኝ ዋጋ ይሸምቱ። የሚድሮክ ሳምንት የሁላችንም የደስታ ቀን። ሚድሮክ ለሀገር።
2: ቀዳሜን ከኛ ጋር ምርጠው የሚያዳምጡት በስስት የሚያጣጥሙት ልዩ የሬዲዮ ፕሮግራም።
3: Ladies and gentlemen,

0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
1: ሻቱ ቁጥል ተደፊ አዙያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።

0: a very famous and a very popular guys in this country. Hello, Mr. Messler is
1: Agar Kwasan Baradio Tamalkatu Masala Mangustu. ተመልካቾ ቻችን እንኳን በደና ቆያችሁን የእንግሊዝ ፕሪሚየር ሊግ 2026-27 የውድድር አመት የስንቄ ባንክ የስድስተኛ ሳምንት ጨዋታ በዛሬው ዕለት ባርሰናልና በሊድስ መካከል ይካሄዳል። ይህን ተወዳጅ ጨዋታ ተወዳጁ ብስራት ኤፍኤም 101.1 በቀጥታ ወደናንተ ያደርስላችኋል። እንደተለመደው ፕሮግራሙን የሚመሩላችሁ ቢናገሩ የሚደመጡት ቢጽፉ የሚነበቡት የእግር ኳስ ሊቃን ድምፁ ኩልል ብሎ የሚሰማው ጣፍጦ ተቃቅኑን ማግላት የሚችለው መርጦ ስለ ኳሱ አውራ ስለ ታክቲክ ዘምር የፉትቦል ጥም ቆራጭ አንደኛ ነ መንሱር አድምጡት ኮኮቡን የእግር ኳስ መምሬ ሁሌም ተሸላሚ ሁሌም ዋንጫ አንሺ ሁሌም ዘውድ ደፊ ዝነኛው መንሱሬ መንሱር አብዱልቀኒ ቴክስቱም ተጽፏል ስልኩም ረፍት የለው ካሳሁን በጋሻው አንተው አቀናብረው የእግር ኳሱ ብርታት ዋነኛ ምሶሶ ካስዬ ምርጡ ሰው ታይቷል በላብርሶ አይከላከልም ቀይ ጤፍ ከማኛ የቦክስ ሚለያል ከእግር ኳስ ዳኛ ጸጉሩ ዞማ ነው ይው ተመልከቱ ያበሻው ኮሊና ሽፈራው እሸቱ ኤርሚ ኤልጃብታም የመረጃው ጎበዝ አርማጩን አረገው ስንደዶና ሰበዝ የእግር ኳስ ኖሬ አደረገው ሻኛ ኤርሚ ኤልጃብታም የኳስ ፈረሰኛ አብረናችሁ ቆይታ እናረጋለን ቴክኒኩን በብቃት በጥራት ቆንጂት መንገሻ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ አብረናችሁ ቆይታ እናረጋለን በመላው ዓለም በዩቲዩብ ቻናላችን ብስራት ኤፍኤም ዩቲዩብ ቻናላችን ነው ታሜ ደግሞ ለመላው ዓለም ያሰራጨላችሁ ይገኛል ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን ቆይታ አድርጉ ስልክ ቁጥራችሁን ማስቀመጣችሁን አትተው ይላል እስከረፍት ድረስ የዚህ ጨዋታ ውጤት ግምታችሁን አስተያየታችሁን ላኩልን ስጦታዎችን እንሰጣለን በፍጻሜውስ ውጤቱ ምን ይሆናል የመጀመሪያዎቹ የግማሽ ፍጻሜ በረፍት በቀጥታ የስልክ መስመር ውስጥ አስገብተን የ5000 ብር ስጦታና ኦሪጂናል ማሊያ ስጦታዎችን እናቀርባለን በሚደግፉት ክለብ የኤንኑ ማሊያ ወደናንተ ማድረሳችንን እንቀጥላለን ከዛ ውጪ ደግሞ የመንጊ ያርሰናል ማሊያ አብረናችሁ ቆይታ እናደርጋለን ስጦታዎች አሉን የ5000 ብር ስጦታ የመጀመሪያዎቹ የስከረፍት ድረስ ይሰጡ ፕሊስ ስልክ ቁጥር አሁን እኮ መልሱን ግምቱን አውቀውት ከመጣ በኋላ ደግሞ ስማቸውን ለማግኘት ጨዋታው እስኪጠናቀቅ ይሄዳል ስጦታው ሳይሰጣቸው ይቀራልና ስልካቸውን ማስቀመጣችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ብሏል ታሜ አብራችሁን ስላላችሁ ከልብ እናመሰግናለን የተለያዩ የፕሮግራማችን ይህንን ፕሮግራም በክብር ስፖንሰር አድርገው ወደ እናንተ የሚያቀርቡላችሁ የተለያዩ ታላላቅ ኢትዮጵያውያን ኩባንያዎች ታላቁን እግር ኳስን በሬዲዮ ተመልከቱ ወደ እናንተ እያደረሱ ይገኛሉ። ስንቄ ባንክ የዚህ ፕሮግራም የክብር ስፖንሰር ነው። ስንቄ ባንክ የ2025-26 የእንግሊዝ ፕሪሚየር ሊግ የታይትል ስፖንሰራችን ነው። ወፌ ብረሪ ድንበራ ካለሽ ስንቄ ላይ ዙሪ ኩኩ ኩኩ በይ ዛሬም ዘምሪ ባለራእይ ነው ብለሽ ንገሪ የሚላችሁ ስንቄ ባንክ አብሯችሁ መልካም ጨዋታ እየተመኘላችሁ ቆይታ ያደርጋል። ለናፍጣ ለቤንዚን ሞተሮች ቀን ወጣ ባክስል በዲዮ ማክስ ኦላ ኢነርጂ መጣ ኦላ ኢነርጂማ በሞተር ዘይቱ ክብር ተችሮታል ተሰኝቷል አንቱ ሚላችሁ ኦላ ኢነርጂ አብሯችሁ ቆይታ ያደረገ ይገኛል። ውበት ይፍሰስበት ቤታችሁ ያለልክ ጫማው አንበሳ ነው ቀለም የንፋስ ስልክ ይላችኋል። የድርጅቱን ስምና ሎጎ የአንበሳ ጫማን በማስመሰልና በተለያዩ ጫማዎች ላይ በመለጠፍ ለተለያዩ የመንግስት የግል ድርጅቶችና ግለሰቦች በተለያዩ ቦታዎች እየተሸጡ መሆኑን አንበሳ ጫማ ደርሶበታል። በመሆኑም የአንበሳን ጫማ ለመግዛትና ከአሳሳቾች ለመጠበቅ በአዲስ አበባም ሆነ በተለያዩ በአገሪቱ ካሉ የድርጅቱ ሱቆች በመግዛት ጥራትና ጥንካሬ ያለውን እውነተኛውን የአንበሳ ጫማ ማግኘት እንደምችሉ አንበሳ ጫማ ይገልጻል። ለተጨማሪ መረጃ መደወል ይቻላል አንበሳ ጫማ ብሎ 0920586553 ይደውሉ ይላቸዋል። ሶሲ ሶያ በፕሮማሲ ዶር ኢትዮጵያ ፉርስ ማኒፋክቸሪንግ ይመረታል። ሶሲ ሶያ ከንጹህ አኩሪ አተር ይመረታል። ከጂኒክኪና ከኬሚካል የጸዳ ነው። በ15 ደቂቃ ውስጥ ይደርሳል። በፈለጉት የምግብ አይነት መስራት ይቻላል። በጾም ሆነ በፍስክ ሊበላ የሚችል በደቃቅና ባንኳር በማንኛውም ቦታ የሚገኝ ምርቱ ተፈጥሯዊና ለምግብ ደህንነቱ የተጠበቀ መሆኑን ባይሶ የምግብ ደህንነት ስርዓት የተረጋገጠ ሶሲ ሶያ ፕሬዲተር። ተመልካቾቻችን ይህን ፕሮግራም በክብር ስፖንሰር አድርጎ ያቀረበላቸው ኃይል ጉልበት ብርታትን የሚሰጠው ኢነርጂ ድሪንክ ፕሬዲተር ነው። ፕሬዲተር የድካም ማጥፊያ ልዩ ጄኔሬተር። በስራ በጉዞ ድካም ሲጫናችሁ፣ በሂሳብ በሐሳብ ሲዝል አይምሯችሁ፣ ከድካም ተላቆ ታድሶ አካላችሁ ብርታት እንዲላበስ ነክቶ አይምሯችሁ፣ ጉልበት ሰጪው ፕሬዲተር አለ ወዳጃችሁ አጋራችሁ ይላችኋል። ፕሬዲተር ኃይል ሰጪ መጠጥ ነው። ዊ ኬር ላይት፣ ዊ ኬር ላይት የአምስት ዓመታት ዋስትናን የተጎናጸፉትን የዊኬር ምርቶችን የመረጣችሁ በምርጫችሁ የኮራችሁ ዊኬር አለላችሁ። በዊኬር ብራንድ የተመረቱ ስዊችና ሶኬት ለምርጫው ተስማሚ በሆነ ከለርና ዲዛይን አዘጋጅቶ ዊኬር ላይት ለአንዴና ለመጨረሻ ጊዜ ገጥመው እርፍ ይበሉ እያለ የአምስት ዓመት ዋስትና ይሰጣል። ምርቶ በብዙ ደክመውና ተጠበው ለገነቡት እሴቶ የማይደበዝዝ ውበትን ለማጎናጸፍ እነሆ ከደጆ ደርሰናል። ዊኬር ላይት ተሰኝተናል። ምርቶቹን በውክልና ማከፋፈል ለምትፈልጉ ቁጥር 1 ራኤል ወደ አትላስ በሚወስደው መንገድ ኤቢ ዞን የገበያ ማዕከል፣ ቁጥር 2 ራኤል ቀደም ሲል ገቢዎች የነበረበት ህንፃ አንደኛ ፎቅ፣ ቁጥር 3 ካሳንቺስ በካዛ አዲስ ታወር ይገኙታል። አዲሱ የተከፈተው የዊኬር ላይት የመሸጫ መደብር ከባምቢ ሱፐር ማርኬት ከፍ ብሎ አራተኛውን መደብርም ታገኛላችሁ። ዊኬር ላይት ከሁሉም ቅርብ ነው። ይደውሉ በ0945 898989 በ0946898989 ዊኬር ላይት ብላችሁ ደውሉ። ራይኖ ኬብል፣ ራይኖ ኬብል ደህንነትን፣ አስተማማኝነትና ረጅም የአገልግሎት ዘመንን ለማረጋገጥ ከፍተኛ ጥራት ያላቸውን ኬብሎች በከፍተኛ ደረጃ ጥራት ባላቸው የመዳብ ኮንዳክተሮችና ዘላቂነት ባላቸው የመከላከያ ሽፋኖች፣ ዘመኑ ባፈራቸው ማሽኖችና ከፍተኛ ልምድ ባላቸው ባለሙያዎች በከፍተኛ ብቃት እየተመረተ የሚገኘው የራይኖ ኬብልን ተጠቀሙ ይላችኋል። ራይኖ ኬብል አብሯችሁ ቆይታ ያደርጋል። ኒው ፍላወር ፎም፣ ኒው ፍላወር ፎም ጤና ካለ ሁሉም ነገር አለ ይላችኋል። ኒው ፍላወር ምቾት የሚጨምሩላችሁ የፎምና ፍራሽ ምርቶች አይነት በአይነት በአማራጭ በተመጣጣኝ ዋጋ ቀርቦላችኋል። ኒው ፍላወር ቪአይፒ ቪክትሪና ኤክስትራ ቦንድድ ፎም ምርቶች ለምቾቶ፣ ለጤናዎ፣ ለደስታዎ፣ ለረፍቶ ውብ ስጦታዎች ናቸው። የኒው ፍላወር ምርቶች ለመጅሊስና ሶፋ ምርቶችም ተወዳጅ አማራጮች ናቸው። በተለይ በተለይ በተለይ በተለይ ለወገብ ህመምተኞች በልዩ ትዕዛዝ ቦንድድ ፍራሾችን አዘጋጅተን እናቀርባለን። ኒው ፍላወር ፎም እንሰኛለን ይላቸዋል። አድራሻ ካላችሁ ኒው ፍላወር ፎም ፍለጋ መርካቶ አንዋር መስጂድ ለጋሪ የኢትዮጵያ ንግድ ባንክ ዋናው መስሪያ ቤት ጀርባ ለቡ አደባባይና ባዳማ እንገኛለን። መደወልም ይቻላል። ኒው ፍላወር ፎም ብሎ በ0975 10 10 10 በ0979 20 20 20 ኒው ፍላወር ብለው ይደውሉ። ጤና ካለ ሁሉም ነገር አለ እያሏችሁ አብሯችሁ ቆይታ እያደረጉ ይገኛሉ። ሌላው የታላቁ እግር ኳስን በሬዲዮ ተመልከቱ። ታላቅ የክብር ስፖንሰር ዘመን በማይሽረው ቤተሰባዊነት በላቀ የሕክምና ጥራት 25 ዓመታት በከበረ ወዳጅነትና ፍቅር ስላገለገል ነው። ኩራት ይሰማናል። መልካም አዲስ ዓመት በበለጠ ስኬትና በተሻለ ጤንነት ላይ እንዲሆን ሁሌም ምኞታችን ነው የሚላችሁ ተክለ ሃይማኖት ጠቅላላ ሆስፒታል ነው። ባይሶ 2015 የአስተዳደር ስርዓት የጥራት ማረጋገጫ ሰርተፊኬት ያለው ሆስፒታላችን በዓለም አቀፉ የሴፍ ኬር ምዘና ከፍተኛውን ደረጃ 5 ሌቭል 5 ማግኘቱ ሲገልጽ በታላቅ ኩራት ነው። ተክለ ሃይማኖት ጠቅላላ ሆስፒታል ላብራቶሪያችን ለስድስት ተከታታይ ዓመታት የአይሶ 15189 የጥራት ማረጋገጫ ሰርተፍኬት ያለው ሲሆን ህንድ አገር ከሚገኘው አግሊስ ዲያግኖስቲክ ላብራቶሪ ጋር በትብብር እንደምንሰራ ደግሞ ስናሳውቅ በታላቅ ከበሬታና ደስታ ነው የሚላችሁ ተክለ ሃይማኖት ጠቅላላ ሆስፒታል አብሯችሁ ቆይታ ያደረገ ስለ ጨዋታው አታስቡኛለንላችሁ ስለ ጤና አታስቡ ተክለ ሃይማኖት ጤና ሆስፒታል አጠቃላይ ሆስፒታል አለላችሁ ይያሏችሁ ቆይታ ያደርጋሉ የክብር ስፖንሰሮቻችን ሲንኬ ባንክ ኦንላይን ኤነርጂ አምባሳ ጫማ ከትኩባንያው ንፋስል ቀለም ሶሲ ሶያ ፕሬዲተር ኤነርጂ መጠጥ ዊኬር ላይት ራይኖ ኬብል ኒው ፍሎር ፎም ተክለ ሃይማኖት ጠቅላላ ሆስፒታል የክብር ስፖንሰሮቻችን አመቱ ሙሉ ታላቁን እግር ኳስን በሬዲዮ ተመልከቱ በታላቅ በጀት አመቱ ሙሉ ወደ እናንተ ጨዋታዎቹን ሲያደርሱ በታላቅ ክብርና ሞገስ ነው ስለ ጨዋታው ታስቡኛለን በምርትና አገልግሎታችሁ እንድትጠቀሙ እንጋብዛለን ይያሏችሁ መልካም የ2026-27 የሲንኬ ባንክ የእንግሊዝ ፕሪሚየር ሊግ የላንች ታይም የምሳ ሰዓት የስድስተኛ ሳምንት የሰባት ሰዓት ጨዋታ አብራችሁን ስለምትታደሙ ከታላቁ እግር ኳስን በሬዲዮ ጋር አብራችሁን ስለምትታደሙ ጨዋታውን ስለምትከታተሉ አስተያየት ስለምትሰጡ ጥያቄና መልሶቹን ስለምትወዳደሩ እጅግ እያመሰገንን የስድስተኛ ሳምንት የመጀመሪያ ጨዋታ እንከፍታለን ዛሬ ቀደም ብለን እንደገለጽነው 60 ሺህ ተመልካች ፊት አርሰናል ከሊድስ ጋር የሚያደርገው ጨዋታ የዛሬ የ2026-27 የስድስተኛ ሳምንት ከሶስት ሳምንት በኋላ በኢንተርናሽናል ብሬክ ተቋርጦ ከነበረው ጨዋታ በኋላ መልስ ዛሬ ጨዋታዎች በብዛት መካሄዳቸውን ይቀጥላሉ አርሰናል የሰሜን ለንደኑ መድፈኞቹ ኤንን ጨዋታ በቀጥታ ስርጭት ለማስተላለፍ እዚህ ታድመናል ሊድስ ዩናይትድን ነው የሚገጥሙት ሊድስ የዌስት ዮርክሻየር ቡድን ነው የዌስት ዮርክሻየር ቡድን 300 ኪሎ ሜትር ያህል ነው ተጉዞ ወደ ለንደን የሚመጡት በባቡር ፈጣን ባቡር አለ እስከ ለንደን ሴንተር ፖይንት ድረስ ሁለት ሰዓት ነው የሚፈጀው በጣም ፈጣን ባቡሮች ናቸው ይሄን ካልያዙና መኪና ሚነዱ ከሆነ ደግሞ አራት ሰዓት ከአስር ያህል ሚነዱ ናቸው የሊድስ ደጋፊዎች ዛሬ በፕሪሚየር ሊጉ ረጅሙን ርቀት ተጉዘው ቡድናቸውን ከሚያበረታቱ ክለቦች ዋነኛ ናቸው ተብሎ ይጠበቃል ዘ ዋይት ነጮቹ እየተባሉ የሚጠሩት ሊድስ ዩናይትዶች እስካሁን ድረስ በአምስቱ ጨዋታዎች አንድም ያልተሸነፉ ናቸው ሶስት ጨዋታ አቻ ወጥተው ሁለቱን አሸንፈው በዘጠኝ ነጥብ ከአርሰናል በሶስት አንሰው ዛሬ የሚገጥሙ ይሆናሉ በነገራችን ላይ ዛሬ ሊድስ ዩናይትድ አርሰናልን ማሸነፍ ከቻለ የደረጃ ለውጥ እንዲያውም ይመጣል የአርሰናልን ቦታ ይተካል ተብሎ ይጠበቃል እንግዲህ ከኢንተርናሽናል ብሬክ ነው የተመለሱት ክለቦች በዚህም ደግሞ በጤና ያልተመለሱ የህክምና ስትሬቸር ላይ ቆይታ አድርገው ህክምናቸውን የሚከታተሉም ተጫዋቾች እንዳሉ ምክንያቱም ከሊድስ ወደ ደብል ዲጂት ተጫዋቾች ወደ ብሔራዊ ቡድን ሊድስ 13 አስመርጧል ይሰለፉ በየሀገሩ ተበትኗል በየሀገሩ ብሔራዊ ቡድን አርሰናል 17 ተጫዋቾች ለብሔራዊ ቡድን አስመርጧል ቡካዮ ሳካ በብዛት በቋሚነት ነው የተጫወተው ከአርሰናል ስታይ ኦፍኮርስ የመሃል ተከላካያቸው ትንሽ ጉዳት ያጋጠመው ይመስላል እንጂ እሱም እንደዚሁ ኮንሳም ተሰልፎ የመጫወት እድል አጋጥሞታል ስኬሊም እንደዚሁ በጨዋታው ላይ ብዙውን ሰዓት የሸፈነ ነው በሌሎች ሀገራት ደግሞ ያሉ ቋሚ አሁን ጋብርኤል ማጋሌዝ በብራዚል ብሔራዊ ቡድን ነው እና 17 ተጫዋቾቻቸው አሉ በጤና የተመለሱት በውትድርና እኮ ለተኩስ ለድል ድንበር ለማስጠበቅ ሄደህ ሁሉም እኮ ላይመጣ ይችላል በመቁሰል አካል በመጉደል ወይስ በመቁሰል ካሉት የአርሰናል ተጫዋቾች እነማን ከሃቨርት ምናልባት ዛሬ ሊመለስ ይችላል የሚል
2: ነገር አለ ያስቂኙ ነገር ግን ባለፈው የመጨረሻው የፕሪሚየር ሊጉ ሲጠናቀቅ ወይም ደግሞ ለረፍት ለብሔራዊ ቡድን ጨዋታዎች ሲቋረጥ መቋረጡ ጥሩ የሆነላቸው ክለቦች ነበሩ፣ መጥፎ የሆነላቸው መጥፎ እድል ነው መቋረጡ ብለን ነበር የጨረስነው። አንደኛው ብራይተን ነው። ብራይተን የመጨረሻዎቹን ሁለት ጨዋታዎች አርሰናልን እንዲሁም ማን ዩናይትድን አሸንፎ ነው ወደ እረፍት ሄደው እና ያንን አቋም ይዞ ባያርፍ ጥሩ ነበር ወይም ደግሞ ያንን ሪትም ይዞ ቢቀጥል ነበር የሚል ነገር የሚል ኢሹ ሲነሳ ነበረ። በሌላ በኩል ደግሞ ለአርሰናል ግን በሽንፈት ስለደመደመ ወደ እረፍት ስለሄደ ይመለሳል የሚል ነገር ነበረ የተባለው እና አስቂኙ ግን ብዙ ተጫዋቾች ተጎድተዋል እየተባለ ነው። ትናንትናም ለዚህ ለዊኬንድ ላይ ላሉ ጨዋታዎች አሰልጣኞች የጋዜጣዊ መግለጫ ማን ይደርሳል ማን አይደርስም የሚለው ላይ ሚካኤል አርቴታ ካይ ሃቨርት፣ ዴክላን ራይስ፣ ኮንሳ እነዚህን ገምግመናቸዋል እያየናቸው ነው የሚል ነገር፣ ቤን ዋይት ወደ ትሬኒንግ ተመልሷል የሚል ነገር አንስቷል። ግን ይህ መጀመሪያ ላይ የነበረው ግምታችንና ማለት ይህ እረፍት መመለሱ ወይም ደግሞ መምጣቱ ይህ እረፍት መምጣቱ ለአርሰናል ጥሩ ነበረ፣ ጥሩ ዜና ነው ይዞ የሚመጣው። ምክንያቱም አትሊስት ከሽንፈት ራሳቸው ሽንፈቱን ረስተውት እንዲመለሱ ያደርጋቸዋል እረፍቱም ነበር የሚል ነበር። ግን ሌላ ደግሞ ጭንቀት ይዞባቸው ነው የተመለሰው። በአንጻሩ ብራይተን ደግሞ ዩናይትድንም አርሰናልንም አሸንፎ ነበረ። ያንን አቋም ሪትሙን ይዞ ቢቀጥል ጥሩ ነበረ፣ እረፍቱ መጥፎ ሰዓት ላይ ነው የመጣበት እያልን ነበረ የዘጋ ነው ትዝ ይልህ እንደሆነ። የብራይተንንም አሁን ተመልሰን የምናየው ነው የሚሆነው።
3: አሁን ስንከፍተው አሁን ለምሳሌ እንደ ዞርሊስ አይነት ክርስቶስ ዞርሊስ ግሪካዊ ተጫዋች ለጥቂት ሳምንታት ይርቃል ተብሏል። ከሀይ ሀቨርትም እኮ ልምምድ ቀለል ያለ መስራት ይጀምር እንጂ አካል ብቃቱን አሰልጣኙ ናቸው። አርቴታም እኮ ከአዲስ ኮንትራት በኋላ ነው ዛሬ የመጀመሪያ ጨዋታውን
2: ሃኒሙን ላይ ሆኖ ነው
3: ሃኒሙን ነው በሃኒሙን ነው ጨዋታውን የሚያደርገው። ምን አለን? መሴና ባልደረቦች ሰላማችሁ ብዝት ይበልልኝ። አምና አመቱ ሙሉ ስታስቆመኩሙን በልዩ ፍቅርና ደስታ አብረን ቆይተናል። ዘንድሮም እንኳን ለ2026-27 ሲዝን በሰላም በጤና ደረሳችሁ አደረሰን። በለዛ አንደበታችሁ የምታስመለክቱን ጨዋታና ያማረ ትንታኔያችሁ በጆሮዬ ኮለል ብሎ እየወረደ እያስደሰተኝ ነው። እናንተም ሁሌ ደስተኛ ሆኑ፣ ረጅም ዕድሜ ከጤና ጋር ይስጣችሁ፣ ክበሩልኝ ብሏል ጌታቸው ደቦጭ ከጠቅላይ ቢሮ። እስቲ የክብር ስፖንሰሮቻችንን መልእክት ቆንጂትዬ ታሰማንና አሰምታን ስትመለስ ወደ መደበኛ ፕሮግራሞቻችን እናመራለን። ቆንጂት ከነ አርሰናል ማሊያዋ አብራችሁ ታድማ ትገኛለች። አሁን በቀጥታ የክብር ስፖንሰሮቻችን አመቱ ሙሉ ታላቁን እግር ኳስን በሬዲዮ ተመልከቱ። ታላላቅ ኢትዮጵያውያን ኩባንያዎች በታላቅ በጀት ድምፃቸውን፣ መልክታቸውን ቆንጂት አሰምታን ተመልሰን እንመጣለን።
4: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኝ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንስሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ፣ በአንድነት ወደ ስኬት።
5: አፍሪካ፣ መንገዶችሽ እየተቀየሩ ናቸው። ጎዳናዎችሽ ወደ አውራ ጎዳናዎች ተቀይረዋል። ህዝብሽም ወደ ተሻለ ኑሮ እየሄደ ነው። ተስፋ፣ ጉልበት እንዲሁም የይቻላል መንፈስ የዓለም ፈጣን እድገት ላይ የምትገኘውን አህጉር ወሯታል። ኦላ ኢነርጂዎች ነው። በ17 ሀገራት በሚገኙ ከ1000 በሚበልጡ የአገልግሎት መስጫ ጣቢያዎች አፍሪካ ወዴት እያመራች እንደሆነ እናውቃለን። ጉዞውን የማስቀጠሉን ጉዳይ በእኛ ላይ ይጣል። ኦላ ኢነርጂዎች ጉዞውን እንዲቀጥል እናደርጋለን። ዛሬው አቅራቢያው የሚገኝ የኦላ ኢነርጂ አገልግሎት መስጫ ጣቢያን ይጎብኙ።

0: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
1: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
2: እንዴ ይሄ ሁሉ ምግብ እያለ ነው አልሰራሁም ያልሽኝ?
1: አንቺ ከደወልሽልኝ በኋላ ነው የሰራሁት።
2: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
1: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛዋ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
2: ጥብሱም፣ ቀይ ወጡ፣ ክትፎም ሶሲ ሲያየ ነው?
1: አዎ፣ ለአበሳሰልም በጣም ቀላል ነው።
2: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
1: በዛ ላይ በፕሮቲን የበለጸገ ነው።
2: እሺ የት ነው የማገኘው?
1: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
2: ባለሱቅ
3: ሶሲ ሶያ ስጠኝ
4: አለ። በድቃቁ ባንኳሩ
2: ሁለቱንም አይነት ስጠኝ።
5: የየቀኑ ሏችሁና ኃይላችሁን ለማደስ የሚያስፈልጋችሁ አንድ ነገር ፕሬዳተር። ፕሬዳተር ኃይለ ሰጪ መጠጥ ስራችሁን በትጋትና በንቃት ለማከናወን የበለጠ አቅም ይሰጣል። ከዝነኛው ጎልድ ስትራይክ ጣዕሙ ጋር ዓለም አቀፉ ፕሬዳተር ወደ ገበያ ተመልሶ መጥቷል። በሁሉም መሸጫ ቦታዎች አገኙታል። ፕሬዳተር ብቸኛው የቼልሲ ክለብ ኃይል ሰጪ መጠጥ አጋር። በልጠን እንገኝ።
6: ምሽቱን እንደምታደምቅ ጨረቃ፣ ሰማይን እንደሚያስቡ ከዋክብትና ንጋትን እንደምታበስር ጀንበር በብዙ ደክመውና ተጠበው ለገነቡት አሴቶ የማይደበዘዝ ውበትን ለማጎናጸፍ እነሆ ከደጆ ደርሰናል። ዊኬር ላይት እንሰኛለን። ለደንበኞቻችን ባቀረብናቸው አይነተ ብዙ ቅባቶች እውነተኛ ልዩነት መፍጠር የተሳካለት ድርጅታችን በዊኬር ብራንድ የተመረቱ ስዊችና ሶኬቶችን ለምርጫዎ ተስማሚ በሆነ ከለርና ዲዛይን አዘጋጅቶ ለአንዴና ለመጨረሻ ጊዜ ገጥመው እርፍ ይበሉ እያለ ግብዣው ሲያቀርብ በኩራት ነው። የ25 ዓመታት ዋስትናን የተጎናጸፉትን የዊኬር ምርቶች ለሪል ስቴቶች፣ ለአፓርታማዎች፣ ለሆቴሎችና ለገበያ ማዕከላት እንደዚሁም የመኖሪያ ቤት ግንባታ ላይ ለምትገኙ ሁሉ እንደ ምርጫና ፍላጎቱ በተለያየ ከለርና የተዋበ ዲዛይን አቅርበናል። በቤት ማስዋብ ስራ ላይ ለተሰማራችሁ ባለሙያዎችም ለትጋታችሁ ምስጋና የሚያስገኝላችሁን ግብዓት በልዩ ቅናሽ አዘጋጅተናል። ምርቶቻችንን በውክልና ማከፋፈል ለምትፈልጉ ቁጥር 1 ኡራኤል ወደ አትላስ በሚወስደው መንገድ በቢዞን የገበያ ማዕከል ግራውንድ ላይ፣ ቁጥር 2 ኡራኤል ቀደም ሲል ገቢዎች የነበሩበት ህንፃ አንደኛ ፎቅና፣ ቁጥር 3 ካዛንቺስ በካዛ አዲስ ታወር፣ ቁጥር 4 ኡራኤል ባምፒስ ሱፐርማርኬት ከፍ ብሎ ያገኙናል። ለተሟላ መረጃ በ0945898989 ወይም በ0946898989 ላይ ይደውሉልን። ዊኬር ላይት
7: ራይኖ ኬብል ዓለም አቀፍ የጥራት ISO መስፈርትን ያሟላ፣ በጥንካሬውና በጥራቱ የማይታማ፣ በተዘረጋባቸው ሆስፒታሎች የህይወት ዋስትና፣ በከተሞች የጎዳናዎች ድምቀት፣ በኢንዱስትሪዎች የማሽነሪዎች እስትንፋስ ሆኗል። ራይኖ ኬብል ለቤት ለግንባታ ቦታዎች፣ ለአውራ ጎዳናዎች ቀዳሚ ተመራጭ፣ በደንበኞቹና በኤሌክትሪሻሎች ዘንድ የታመነ ስም ያለው ራይኖ ኬብል ነው። ራይኖ ኬብል አድራሻ አፍሪካ ህብረት ጀርባ ፊንላንድ ኤምባሲ አጠገብ፣ ስልክ በ0964888882 ወይም 83 ወይም 84 ይደውሉ። ማን እንደ ራይኖ? ራይኖ ኬብል።
8: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከእንግዲህ በጀርባ ህመም መሰቃየት ቀር። ጥራቱን የጠበቀ ምቾትን ያሟላ ቪአይፒ ፎም ከኒው ፍላወር መፍትሄ ሆኖ ቀርቧል። ይህ ሁሉ ጥራትና ጥንቃቄ የእርሶን ሰላማዊ እንቅልፍ ለማረጋገጥ ነው። ኒው ፍላወር ቪአይፒ፣ ኤችዲ፣ ቪክትሪ፣ ቦንድድ እና ኤክስትራ ቦንድድ ምርቶቻችን ለጤናዎ ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናዎ ካሰቡ ኒው ፍላወር ቪአይፒ ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ወስኑ። ለዋስትናው ሐሳብ አይግባውት። እሳት ወይም ስለት ካልነካው በማንኛውም ሰዓት መጥተው መቀየር ይችላሉ። ለጤናው ካሰቡ ለገንዘቡ አይጨነቁ። መልካም በዓል። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም።
9: ከአንዲት ክሊኒክ ተነስተን ወደ ዘመነው ከፍተኛ ጠቅላላ ሆስፒታል አድገናል። በእድገትና በለውጥ ሩጫ አብረን ተጉዘናል። እናንተ በእምነት እኛ በአገልግሎት አብረን በስኬት ሮጠናል። ዋናው ነገር ጤና ነውና በጤንነት እንድትኖሩ በሙያችን እንድትቆዩ ሁላችሁም ታመን ለጤናችሁ ቅድሚያ ሰጥተን 25 አመታትን ከልብ በመነጨ እንክብካቤ ወደ ላቀ ምዕራፍ ተጋን። ከ500 በላይ በሙያው በተካኑ ሰራተኞች በመጮትና በመቃት ለናገልግላችሁ ቃል ኪዳናችንን አድሰናል። ተክለ ሃይማኖት ጠቅላላ ሆስፒታል
3: ሻቱ ቁጥል ተደፊ አሶያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።

0: A very famous and a very
1: ተመልሰን መተናል ጣቢያ ተወዳጁ ብስራት FM 101 ነጥብ 1 ፕሮግራሙ ታላቁ እግር ኳስን በሬዲዮ ተመልከቱ የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታ ላይ እንገኛለን አብራችሁን ስላላችሁ ከልብና መሰግናለን የክብር ስፖንሰሮቻችንን መልክ ሰምተን የስንቄ ባንክ የስድስተኛውን ሳምንት የተለያዩ አስተያየቶችን እያነሳን አሁን አርሰናል ዛሬ አሰላለፎችንም እያየን ነው ወደ በኋላ ላይ ለእግር ኳስን በሬዲዮ ተመልከቱ ቤተሰቦች እናደርሳለን ግን የሚገርምህ መንሱርዬ ዘንድሮ አርሰናል የሆነ የተመቻቸ ነገር እድሉን መጠቀም ከቻለ ለመሰል አሁን በሲቲ በኩል ትልቁ ኃያል መቺ ኃይል የነበረውና ካለፉት ፔፕ ጋርዲዮላ እኮ ከአስሩ ስድስቱን ዋንጫ ያነሳበት ዘመን ነው ግን አሁን በሲቲ ኃያልነት ጀንበሯ እየጠለቀች ያለች ይመስላል ከመቶ 15 ክሶች በመቶ 14 እኮ ጥፋተኛ ተብሏል ምንም እንኳን ይግባኝ አቅርቦ ጥፋተኝነቱ እስኪረጋገጥ ድረስ እና ይህንን እድል የሲቲ ቅጣት ያርሰናል እድል
2: አዎ ሰሞኑን አየሩን ሁሉ የሞላው ጉዳይ ይሄ የማንቸስተር ሲቲ ርዕስ ነው የነገው ጨዋታ ራሱ በሜዳ ላይ ያለው ፉክክር ላይ ትኩረት ማድረግ ሲገባ ግን የሜዳ ውጪ ርዕሶች ከጨዋታው ጋር ተያይዘው አብይ ርዕስ ሆኖ
1: ኤግዛክትሊ
2: አስቦ በዚህ ምክንያት አይደል ሜርሲሳይድ ፖሊስ ራሱ ልዩ ጥበቃ አረጋለሁ ያለው በፊትም ሁለቱ ክለቦች ችግሮች አሉባቸው አይዋችሁም ሰው ችግሮች አሉባቸው በደጋፊዎች እንዴው
1: ኤግዛክትሊ
2: ሁሉ ነገር አሁን ከዚህ ከማንቸስተር ሲቲ አንጻር የተቃኘ ሆን ሁሉ ነገር ትላንትና የነበሩ ጋዜጣዊ መግለጫዎች የዛሬ ጨዋታዎች የዚህ ሳምንቱ መጨረሻ ጨዋታዎችን አስመልክቶ ቅድመ ጨዋታ መግለጫዎች ሁሉም ይሰጣሉ አይደል አሰልጣኞች የሁሉም ፕሬስ ኮንፈረንስ ላይ የጥያቄ አለ
1: ተመልከት
2: የሁሉም
1: ጨዋታው በራሳቸው ክለብ ዙሪያ ሆኖ ሳለ ጥያቄው ግን የሲቲ ነው
2: አዎ አሁን መሰይ ምን መሰለ ማንቸስተር ሲቲ በአንድ በኩል እንደው አላጠፋም ንጹህ ነው ተብሎ ቢፈረድለት እና ነፃ ቢሆን በያስባሉ አንዳንድ ሊጉን ስለምንወደው የሊጉ ገጽታ በጣም ነው የሚጠለሽ ታስተውሳለህ አርሰን ቬንገር ያኔ 2011 ላይ ይሄ ፋይናንሻል ዶፒንግ ምናምን ሲሉ ምን ራሳቸው በቃ ቡድን አሸናፊ ቡድን መገንባት ስላቃታቸው ሰበብ ነው ሌላው በአቅሙ ቡድን ገንብቶ ውጤት ስላመጣ ነው ብለን ተናግረናል ዓለም ሁሉም ባይሆን እንኳን የቬንገርን አስተያየት ግን ያጣጣለ ነበር ይኸውልህ አሁን ደረሰና ይሄ ነገር እውነት መሆኑ ታየ ስለዚህ ከዚህ በኋላ በምንድነው የምትተማመነው በዚህ ሊግ በምንድነው የምትተማመነው አሁን በእያንዳንዱ ቡድን ውጤታማነት በስተጀርባ ማስረጃዎች እስካልወጡ ድረስ በንጽህና ነው ውጤቱ የመጣው ብለህ ነው የምታምነው ማስረጃ የለም አሁን ያ ሃከር የፖርቱጋሉ አው ሩይ ፒንቶ ባይኖር ኖሮ እና በህገወጥ መንገድ መረጃውን ባያወጣ ኖሮ ያው ተድበስብሶ ይቀር ነበር ተድበስብሶ አይደለም ጭራሽ አይታይም ነበር አዩ አንፌር አድቫንቴጅ ይዞ ማንቸስተር ሲቲ በሰራው ቡድን እነዚህን ትልቅ ዋንጫዎች ሁሉ ሰበሰበ ጠንካራ ቡድን ገንብቶ የፕሪሚየር ሊጉ ኃያል ሆነ አዩ ይሄ ነው አሁን ያለው እውነት ይግባኙ ካልቀለበሰው በስተቀር እና እኛ ምን ወደው ሊግ በየሳምንቱ መጨረሻ እንድንከታተለው በሚዲያ ሰፊ ሽፋን የምንሰጠው ከዚህ በኋላ በምንድን ነው የምትተማመነው እንዴት ነው ጥርጣሬ ማይበዛው በሁሉ ነገር አንድ ሁለት ዳኞች በዳኝነት ጉዳይ ላይ እንደው በውሳኔ ፍርደ ገምድሎች መሆናቸውን ራሳቸውን ባያሳዩ እንኳን የስነ ምግባር ጥያቄዎች እንደነበረባቸው ግን ወጥተው ተናገሩ አሁን ደግሞ የማንቸስተር ሲቲ ጉዳይ መጣ ሌላስ የተደበቀ ነገር ቢኖርስ እኔ ከዚህ በኋላ ፕሪሚየር ሊጉን አሁን እንደ በፊቱ መቶ በመቶ ያለ ጥርጥር በቃ በንጹህ ነው ብዬ ለማመን እየተቸገርኩ መጣ ሁሉ ነገር አሁን በጥርጣሬ ማየት ጀመርኩኝ አየሁ እና

0: ማለት ነው። እና ምናልባት ቼልሲዎች ካዩ በዚህ እንቅስቃሴ ላይ የጃቪ አሎንሶ ባለፉትም ጨዋታዎች ወደኋላ መለስ ብለን ካየን በጥሩ ኤነርጂ ጀምሮ ጎል የሚያስቆጥረው ከዛ በኋላ የቸገረው ሰከንድ ላይ ነበር። ያንን የጀመረበትን የኢንቴንሲቲ እና ቴምፖን በዛው መቀጠል አይጨርስም ነበር እና ሶስት ለባዶ እየመራ ከዛ በኋላ ጎሎች ኮንሲድ አድርጎ ምን ያህል ተቸግሮ ሲያሸነፍ የነበረበትን ነገር አስተውለናል። እና ጌሙን የጨረሰ የሚመስልበት ሞመንቶች አሉ። ከዛ በኋላ ግን ቡድኑ በጣም ይሄ ግራፉ እየወረደ እየወረደ የሚመጣበት ነው። አይ ቲንክ ያን ነገር በደንብ የተረዱ ይመስለኛል አሎንሶ እና አሁን ላይ ሞር ሁለት ጎሎች አርሊ ያስቆጥረዋል። ያ በጣም ፖዚቲቭ አጀማመር ነው። ግን ኳሱን ካየኸው ረጋ ብለው ነው። በእርግጥ በቢልድ አፕ ለመውጣት ሲሞክር የካሴዶ እና የሄንደርሰን በጣም በቦል ኬር ያላቸውን ኳሊቲ እናውቀዋለን እና ሞር ግን ፓልመር ከነሱ ጀርባ ሆኖ ይሄ ድሮፕ እያደረገ ይመጣና ኳሶችን ተቀብሎ በሁለት አስር ቁጥር እንደመጠቀሙ ሶስተኛ የሜዳ ክፍል ሲደርሱ አደገኛ የጎል እድሎችና የማግባት ምንጮችን እየፈጠሩበት ያሉበት ሂደት ምናልባት ሌላ ጎሎችን ሊያስገኙ የሚችሉበት እድልም ይኖራል ብዬ አስባለሁ።
1: አዎ አዲስ ያነሳው ሀሳብ በደንብ የሚገዛ ይመስለኛል። በደንብ ይሄ ውሃ የሚያነሳ ይሉት አይለ እንደዚ አይነት ሀሳብ ነው ያነሳው። ምናልባት ጆርዳን ሄንደርሰን ዣቪ አሎንሶም ወደዚህ ቡድን ሲያመጡት ትልቁ ሚናው ልምዱን በደንብ ለወጣት ተጫዋቾች ማካፈል። እንደምናውቀው ኮል ፓልመር ቀጣዮቹን አመታት በብሪጅ ይቆያል። ምን ያክል ከሱ ልምዱን እንደዚሁም ደግሞ የጨዋታ ማኔጅመንትን አንደርስታንድ ለማድረግ በጣም ይሄ አለ አይደለ፣ በሊቨርፑል ቤት የሰራው ሌጋሲዎች እንዳሉ ሁሉ በቼልሲ ቤት ደግሞ ተቀባይነቱን በጣም ከፍ ይላል።
2: ጨዋታው እንደቀጠለ ይገኛል። ውድ አድማጭ ተመልካቾቻችን፣ በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ስታምፎርድ ብሪጅ ላይ ቼልሲ 2-0 በሆነ ውጤት እየመራ ይገኛል። እኛ ፉትቦል ባንዶች በተወዳጁ ብስራት ኤፍኤም 101.1 ላይ ይህንን ጨዋታ ወደ እናንተ እያደረስን እንገኛለን። በተመሳሳይ አስቶን ቪላ ከብሬንትፎርድ፣ ኤፕስዊች ታውን ከፉላም፣ ሰንደርላንድ ከብራይተን ኤንድ ሆቭ አልቢዮን በጎራሽ የሚደረጉ ጨዋታዎች ናቸው። ጨዋታው 25ኛው ደቂቃ ላይ ደርሰናል። አሚን አጠቃላይ ሆስፒታል እንዲሁም ደግሞ ምቹ ያለ ማስያዣ ይመቻችሁ የሚላችሁ የኦሮሚያ ህብረት ስራ ባንክንም ከልብ እናመሰግናለን። ዶክተር ሚስፋ ልዩ የጥርስ ህክምና ክሊኒክ፣ ግሎባል ኦንላይን ትሬዲንግ ፒኤልሲንም ከልብ እናመሰግናለን። ዛሬ የተቀላቀለን የክብር አጋራችን ነው፣ ከልብ እናመሰግናለን። አቶ ሐሰንንም የእውነት ከልብ እናመሰግናለን። ለመኪናው ጎማ ካስፈለገ፣ የትኛውም አይነት ጎማ ካስፈለገ ወደ ግሎባል ኦንላይን ትሬዲንግ ፒኤልሲ ብቅ ይበሉ እያሉት ነው የሚገኘው። ከልብ ከልብ እናመሰግናለን። የኤሌክትሪክ መኪናም ጎማ ቢሆን እንዲሁም ደግሞ ከፒሲአር የቤት መኪና ሎደር መኪናም ጭምር ካላችሁ ጎማዎት አያሳስበው፣ እኛ ዘንድ እነዚህን ጎማ ማግኘት ትችላላችሁ።
3: አሜኒን እያየ ስታወራ እኮ ኤቢ ስለሆነ አይ እኔን እያየ ስታወራ እግሬንም አየ።
4: አይ ወንንም ተደበቁ።

0: አቅም ያላቸው ተጫዋቾች አሉ በዩናይትድ በኩል። ስለዚህ ይሄንን ውጤት ዘሎ መውጣት እንዴት ባለ መንገድ ማይክል ካሪክ እንዳሰልጣኝ በደንብ የሚገመገምበት ምጫዋታ ነው በያስባለሁ።
1: ሁለተኛ ወርፓሞስ ለጀመር ማንቸስተር ዩናይትድ ዘግይተው ነው ከመልበሻው ክፍል የወጡ የተመለከትናቸው የሚገኘው ሁለተኛው 45 ማንቸስተር ዩናይትድ በመጀመሩ 45 ይቀጥላል። የተጫዋች ለውጥም አልተደረገም። ማንቸስተር ዩናይትዶች ምናልባት ማይክል ካሪክ እንግዲህ በመልበሻ ክፍል ላይ የነገራቸው ነገር ካለ የሚለወጥ ነገር ይኖራል፣ በተጫዋቾች በኩል ግን የተጫዋች ለውጥ ይኖራል ብለን ጠብቀን ነበር። የተጫዋች ለውጥ አልተደረገም። ሁለተኛ 45 ደቂቃ ሊጀምር ነው። ካሪክ ከመልበሻ ክፍል እየወጣ እየተመለከትነው እንገኛለን። የክብር ሀገሮቻችን ዳሽን ባንክ እና ስኮትላንድ ናቸው። የክብር ሀገሮቻችንን ከልብ እናመሰግናለን። ሁለተኛው 45 የአርቢትሩ ፊሽካ ብቻ ይጠበቃል። ማንቸስተር ዩናይትዶች ናቸው የሚያስጀምሩ ጨዋታውን። ማንቸስተር ዩናይትዶች ያስጀምራሉ ጨዋታውን። ማንቸስተር ዩናይትዶች ከቀኝ ወደ ግራ ነው የሚያጠቁት። አሁን ከደቡብ ወደ ሰሜን ያጠቃሉ። ጨዋታውን ማንቸስተር ዩናይትዶች አስጀምረዋል። ለሜንስ በረጅሙ ኳሱ መቷል። በግራ መስመር ላይ ታርጌት ያደረገው ብሪያን ኤምቦሞ ነበር። እንደገና ኳሱን እንደምንም ቢቆም ሜኖ ኳሱ ለማግኘት ጥረት አድርጓል። አታሎ ለመሄድ ጥረት እያደረገ ነው። ሊሳንድሮ ማርቲኔዝ ቆንጆ ኳስ መጥቶ ጥረት አድርጓል። ቫን ሄርክ የተከላከለው እንደገና ግሬይ በረጅሙ መታው ኳስ ማንቸስተር ዩናይትዶች አግኝተውታል። ወደኋላ የሮ መልሶታል። ለሜንስ ጋር ነው ኳሱ የሚገኘው። ሊሳንድሮ ማርቲኔዝ በግራ መስመር ላይ የሚቀበለው ተጫዋች ይፈልጋል። ሌሳንድሮ ማርቲኔዝ አርጀንቲናዊ የሊዮኔል ሜሲን ሽኝት እንዴት ተመለከታችሁት? 3.1 ቢሊዮን ህዝብ
0: ያው ማዘን ነው። ሌላ ምንም ሀሳብ የለንም ታዲያ፣ ምክንያቱም በመጨረሻም ሰው እንደሆነ አረጋግጠን አይደል።
1: እንደገና ክዶ ሳታሎ ለመውጣት ጥረት ሲያደርግ ኳስ ወጥቶበታል። በመስሮራ ማንቸስተር ዩናይትድ ጨዋታውን የሚያስቀጥለው ይሆናል። ማንቸስተር ዩናይትድ ጨዋታውን የሚያስቀጥለው ይሆናል። በዚህ ድራማት ዩናይትዶች 113 ሙከራዎችን በማድረግ ቀዳሚ ቢሆንም በጣም ደካማ ሙከራ በማድረግ ከኖቲንግሃም ፎረስት እና ከቶተንሃም ብቻ ነው የሚሻሉት። 113 ሙከራዎችን አድርገዋል፣ ግን ኤክሲጂያቸው 0.08 አካባቢ።
2: ብዙዎቹ ስታቲስቲካል ሾት ናቸው። ይሄ
1: በጣም ደካማ ነው
2: ያልቀረቡ
1: በፕሪሚየር ሊጉ በደካማ ሙከራ ኖቲንግሃም ፎረስት እና ከቶተንሃም ነው የተሻሉ የሚሆኑት። ከበሜኖ መሀል ሜዳ ላይ የሚቀበል ተጫዋች ፈልጋል። ፕረስ እየተደረገ ነው። ኳሱ እንደምንም ይዞ ተመጣጥ ጥረት አድርጓል። የሮ ተቀብሎታል ኳሱን። ባሌ በአጠባባቂ ወንበር ላይ ያለ ምናልባት እድል ይሰጠዋል ማይክል ካሪክ የሚለው ነገር በጉጉት የሚጠበቅ ነው የሚሆነው። እንደዚህ አይነት የመጀመሪያ 45 ደካማ ሆኖ ሲጠናቀቅ ማቲያስ ኩኛ ቆንጆ ኳስ ለመግባት ጥረት እያደረገ ነው። ማቲያስ ኩኛ ብሩኖ ፈርናንዴስ ተቀብሎታል። እንደገና ሉክ ሾው ቆንጆ ኳስ አንድ ሁለት ይዞ ለመግባት ጥረት እያደረጉ ነው። ምን ሊያደርገው ይችላል ብሩኖ ፈርናንዴስ? እንደገና ኳስ ወደ ኋላ መመለስ ያለበት ይመስለዋል። ኳስ ወደ ኋላ መልሶታል። አሊቻ እንደገና ለብሩኖ ፈርናንዴስ በግራ መስመር ላይ ኳሱን ሰጥቶታል። ምን ሊያደርገው ይችላል ብሩኖ ፈርናንዴስ? ቆንጆ ኳስ ለመስጠት ጥረት አድርጓል መስመር ላይ ዮሮ አማዲያላ ለማታለል ጥረት እያደረገ የተመለከትነው እንገኛለን። አማዲያላ ታለል ለመግባት ጥረት እያደረገ ነው የሚገኘው። አንድ ሁለት ደረጃ ጥረት አድርጎ ቆንጆ ኳስ ይመስላል። ማቲያስ ኩኛ ቆንጆ ኳስ ሉክሾ ምን ሊያደርገው ይችላል? ተመሰት ተከላከለት። ቫኔ ከተከላከለ ማዕዘን ኳስ ማንቸስተር ዩናይትዶች አግኝተዋል። ማንቸስተር ዩናይትድ ሁለተኛው አጋማሽ ላይ ጥሩ እንቅስቃሴ አስመልክተናል። በመጀመሪያ 45 ላይ ያላደረጉትን ነገር አሁን በሁለተኛው 45 የመጀመሪያ 3 ደቂቃዎች ላይ ማድረግ ችለዋል። የማዕዘን ኳስ አግኝተዋል። የመጀመሪያ የማዕዘን ኳሳቸው ነው ለዩናይትድ።
0: ብሩኖ ባኪል ሲያደርገው ኳሱ የተበላሸ ይመስል ነበር፣ ነገር ግን ከሳጥን ውስጥ ወጥቶ ኩኛ ኳሱን አገኘውና ሉክ ሾው አቀበለው። በጥሩ መንገድ ነበር ማይነስ ያደረገው። ይቫን ሄከም ታክል በጣም ግሩም ነበር።
1: የመጀመሪያ የማዕዘን ኳሳቸው ማንቸስተር ዩናይትዶች ምን ሊያደርገው ይችላል? ማጉዌር ነው የተመለከተ ነው እንገኛለን። አደገኛው ተጫዋች ማጉዌር ነው። እንደገና ኳሱ ተመታ። አማዲያሎ በጣም ደካማ ኳስ ነው።
0: ርቋል በጣም ታዴ።
1: ኦቨር አምቢሽየስ ሆነ። ከዚህ የተሻለ ማድረግ ይችል ነበር። ዲዘርቤ ተጫዋቾቻቸውን እያበረታቱ ይገኛሉ። ክብራትና ክብራን የክብር ሀገሮቻችን ዳሽን ባንክና ስኮትላንድ ናቸው። ዳሽን ባንክ በሱሮፕራፕ በአንድ ቀን እስከ 5 ሚሊዮን ብር ትራንስፈር ማድረግ የሚችሉበትን ድል አመቻችቷል። በአንድ ጊዜ ደግሞ 1 ሚሊዮን ብር በዳሽን ሱፕራፕ። ሌላው የክብር ሀገራችን ደግሞ ስኮትላንድ ነው። ስኮትላንድ በኢንዱስትሪ ፓርክ ተመርተው ለአውሮፓና ለአሜሪካ ገበያ እየቀረቡ የሚገኙ ተመጣጣኝ በተመጣጣኝ ዋጋ አልባሳትን አቅርቦላችኋል። አደገኛ ኳስ ምናልባት የተከላከሉት ቀረ። ዩናይትዶች ደጋግሞ ተረፉ። የሚገርም ነው።

0: ግሬ
1: ጋር አሚገርም ነው ግሬ ማይ ግዜ ያሳለፈ ነው ማንቸስተር ዩናይትድ ታ ማል ቢታላይ
2: ካላተር ቴሌመንስ የሚያስደንቅ
1: እንደግራ ለምን ተጠቋቸው ጥፋት ሰራ
0: አንደኛው ዩናይትድ ያሻሻለው ነገር ሱን አግሬሲቭ ሆን ዱዋሎችን ማሸነፍ ነው ግን እዚህ ጋር እስቲ ሳቪዮን ከመናገሪ በፊት ምናልባት ከጨዋታው ውጪ ሊሆን ይችላል ነበር ግን በጣም ዘግይቷል
2: ኳሱን አሻገረው እንጂ አላማል ነበር ማሻገር ነው በቃ ኳሱን ማይነስ ማድረግ ስለማረጉ ነው እንጂ የተጫዋቹ አቋቋም በፍጹም አላየም
0: አልተመለከተም ነው በጣም ግልጽ ቦታ ላይ ነበር ተጫዋች ነበር አልተመለከተው
1: ሃምሳኛ ደቂቃ ተወዳጁ ታዲያ በዝራተ ፈይማንድ ሞቶ አነት ባንድ አደገኛ ኳስ ነጠቁ ማንቸስተር ዩናይትድ እንደገና ምን ተረጋግጥ
2: ጋላገር ቶናሊ
1: ነው የሞተው ለማንኛውም ተወዳጁ ታዲያ በዝራተ ፈይማንድ ሞቶ አነት ባንድ የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ኦልድ ትራፎርድ ላይ እጅግ በጣም አዝናኝ ጨዋታ የተመለከት እንገኛለን ግብ አልተቆጠረም ሉክሾ ተከላከለው ማንቸስተር ዩናይትድ
0: ሶላንኪኒዮ በቃ ከሉክሾ ኋላ ኮ ነበር ማቀበል የነበረበት
2: እየሮጡ ስለሆነ ደግሞ መመለስ አይችልም ነበር በፍጹም ወደፊት ስለሚሮጥ ማይት ተከላካዮች
1: ማንቸስተር ዩናይትድ አጀማመሩ ጥሩ ነው ይላል ነበር ግን ወደ መጀመሪያው 5 ደቂቃ እንደገና ተመልሰዋል ቶተናሞች ጥቃታቸውን አጥራከው ቀጥለዋል ወንጆ ኳሶ ጋር ቡብሊ አርጉት ይችላል ኦ ከዶዛ ሳቶ
0: ከጫት ወጭ አይደለም
2: አይመስልም
1: ሶላንኪ ሳቶ እንደገና ዲዘርቭ የሆነ ያለውን ነገር ማመን አልቻሉም ተደጋጋሚ ድሮችን ፈጠሩ ሶላንኬ
2: በዚህ አጋጣሚ ግን ትንሽ ሊቻ የሆነ ጉሽሚያ እንዳይመቹ አድርጎታል ይመስለኛል ተመልክቷል
0: ቢሆንም ግን መጨረስ ነበረበት እንዴ የትኛውም እንደነ ካልቨርት ሉዊን አይነት አጥቂዎች ይሄ ረዘም ያሉ አጥቂዎች እውነተኛ 9 ቁጥሮች የሚጨርሷቸው ነው ሁልጊዜም ከአንድ መሃል ተከላካይ ጋር ፍልሚያ አለ 9 ቁጥር ስትሆን መጨረስ ነበረበት
1: እጅግ በጣም የተለየ ቶተናም ነው የተመለከት ምንገኘው ማንቸስተር ዩናይትዶች ቅድም እንዳለው አሁንም እድለኛነታቸው ግብ አለመቆጠሩ ብቻ ነው ቶተናም ስፐርሶች የሚገርም ምሽት እያሳለፉ ይገኛሉ ነጠቋቸው እንደገና ነጠቋቸው ሄዱ ሰቪዮ በቀኝ መስመር ላይ አለፋቸው ምን ሊያርጋ ይችላል ሰጣቸው እንደገና ለዚህ ነው ማንቸስተር ሲቲን ተጫዋች ሸጠው ጥፋት ይመስላል አርቢትሩ አዊቅጣት መሰጠዋል
2: ኳሱን አግኝቶታል
1: ኳሱን አግኝቼዋለሁ እያለ ነው የሚገኘው
2: ሸርተቴው ላይ ትንሽ አግሬሲቭ
0: የቶተንሃም ዘንድ 52ቱንም ደቂቃ ካየን በጣም አግሬሲቭ ነበሩ ስለዚህ በጥፋትና በጥፋት ባለመሆን መካከል ያለው ልዩነት በጣም ጠባብ ነበር
2: በግራ
0: ኳሱ በኋላ ጥፋቱን ሰርቷል
2: ታዲያ ግን አሁን ሁለተኛው አጋማሽም ሲጀመር ልክ እንደመጀመሪያው አጋማሽ ነው ያ ማለት ሚኬል አርቴታ የማይክል ካሪክ ላይ ግልጽ የሆነ ታክቲክን ይመረዳት አንድ በአንድ ጨዋታ መቸገር ውስጥ መፍትሄ ማበጀት አቅሙን እንድንጠራጠር በደንብ የሚያደርጋል
0: ምናልባት ስሜትን መጨመር ላይ ከዛ ደግሞ የበለጠ የግራ መስመሩን መለጠጥ ላይ
2: ከቅርጽ
0: ማንሳት እንደሱ
1: ጨዋታው 53ኛው ደቂቃ ተገኝቶ ያገግባቸው ጨዋታው እንደቀጠለ ይገኛል ተነጠቁ እንደገና አደገኛ ቦታ ላይ ዩናይትዶች ተነጠቁ ምን ሊያደርገው ይችላሉ ወንዶ ኳስ ይመስላል ማንቸስተር ዩናይትዶች ምን እንደሆነ ታደገኛ ኳስ እንደገና መልሶ ማጥቃት ተቆጥቶ ኳሱ
0: ኩኛ በጣም
1: ብልጥ ግሬላ
0: ኩኛ በጣም ብልጥ ሆኖ ነው ጥፋቱን የጋበዘው
2: ካርድ የሚያሰጥ ጥፋት አይመስለኝም
0: እንደሚጥለው ያውቅ ነበር
2: ሰውነቱን
0: ሰጣ
2: ምስለቱን ተመለከተ ከታደ
1: አርቢትሩ ምናልባት ቢጫ ካርድ ከሰጠው የሚሳሳቱት ጥፋት ለተቻለ አይሰጡት አይመስልም ኮቢ ሜኖ ማህል ሜዳ ላይ ኳሱን ይዞ ለመጣጥሮት ሲያረገ የተመለከተው እንደገኛሉ ሾው እንደገና ኳሱ ወደ ኋላ መልሶታል ሊቻ አሊሳንድሮ ማርቲኔዝ ኮቢ ሜኖ አንድሎት እየተጫወተ ነው የሚገኘው እንደገና ብሪያን ምፖሞ ኳሱን ተነጥቆ ነበር መልሶ ወደ ኋላ አሊሳንድሮ ማርቲኔዝ ነው ኳሱ የሚገኘው አስቸጋሪ ምሽት ማንቸስተር ዩናይትድ ያሳለፈው ይገኛለው ግብ አልተቆጠረባቸውም ጨዋታው ያለ ግብ አቻ ነው ግን ደግሞ ወንጆ ኳስ ብሩኖ ፈርናንዴዝ ሎጀለ ሜርሲ ሞክር
0: አይ ተጨማሪ አንድ ስቴፕ ፈለገ በጣም ጠባብ ቦታ ነው የነበረው
1: ኮኛ ይዞ ለመግባት ራስ አረጋ ሸማ ተከላከለው የማዘን ኳስ አገኘ ቶናል ተከላከለው ብሩኖ ፈርናንዴዝ የማታ ገጸ በረከት ነበር ያገኘው የማታ እንጀራ ነበር
0: ለመምታት አልተመቸውም ነበር ለዛ ይመስለኛል እንደገና ሁለተኛ ማለፍ ይፈልገው
1: ካሪክ አይሞቀውም አይበርደውም በቃ አይሞቀው አይበርደው 55ኛው ደቂቃ ላይ ሁለተኛ ማዘን ኳሶቹን ማንቸስተር ዩናይትድ አግኝተዋል። ብሩኖ ፈርናንዴዝ ለማሻማት የተመለከትነው እንገኛለን። ብሩኖ ፈርናንዴዝ አሻማ፣ ያሻማው ኳስ ደግና ተከላከለውት ኳስ ወጥቷል በመርስ ሮራ። አሁንም ማንቸስተር ዩናይትዶች በፍጥነት አስጀምረውታል። ማቲያስ ኩኛ ተሳሳት ሌመንስ ካልወጣ አደገኛ ኳስ ነበር የሚሆነው። ኩኛ እንደምንም እድለኛ ነው፣ ኳሱን አግኝቶታል። እንደገና ማንቸስተር ዩናይትዶች ቆንጆ ኳስ ነበር። ኳሱ አልወጣም ብለው ዋር አስቆጠሩ ዩናይትዶች።
0: አርቢትሩ ለምንድን ነው ዝም ያሉት?
1: መጀመሪያ ማንቸስተር ዩናይትድ አስቆጥረዋል፣ ግን ኳስ ወጥቷል ተብሏል።
0: ሁለተኛው አጋማሽ ግን በጣም ክፍት ሆኗል። ለምሳሌ ለቶተናም እጅግ አደገኛ ሊሆን የነበረ እንቅስቃሴ ነው አሁን ዩናይትዶች እምትቶ ያስቆጠሩት፣ እና ዩናይትዶች ምድል እየፈጠሩ ነው።
1: ወጥቷል፣ በጣም ነው ወጥቷል።
2: ዳኛው አይቶታል እኮ ለምን አልወሰንም ወዲያውኑ። መውጣቱ በጣም በግልጽ ይታያል።
1: ለማንኛውም ጨዋታው ቀጥሏል። ልብሾ በአስደናቂ ሁኔታ ኳሱን ለመከላከል ጥረት አድርጓል። እንደገና መሐመድ ክዶስ ጥፋ የሰራበት ይመስላል። ጨዋታውን እንደገና ፈርጠኑት። ቆንጆ ኳሱ ለመውጣት ጥረት አድርገው ነበር፣ ኳሱ አልወጣም። ኮብሜ ነው ቆንጆ ኳስ እይታ ያስገርማል። እንደገና ማቴ ቴሌማንስ ኳሱን ገድለው ወደኋላ መልሶታል። ሊሳንድሮ ማርቲኔዝ ሊቻ ቆንጆ ኳስ ሰጠ። ሉክ ሾው ኳሱን ይዞ ለመውጣት ጥረት ሲያደርግ ነው የሚገኘው። ሉክ ሾው ቆንጆ ኳስ ሰጥቷል። ነጠቋቸው። ሳቪዮ አደገኛ ኳስ ይዞ ለመውጣት ጥረት ሲያደርግ ነው። ብቻውን ነው። አታሎ ለሜር ጥረት ሲያደርግ ሳቪዮ ምንድን ያደረገው በኋላ ላይ?
0: የመጀመሪያው ግን ለእኔ ድክመቱ ከኩዱስ ነው። ኩዱስ አብሮት መሮጥ ነበረበት፣ አማራጭ መስጠት ነበረበት።
1: ብሪያኒም ፖሞ ኳሱን ደርሶበታል። እንደምንም ኳሱን ደርሶበታል።
0: ጨዋታው በጣም ኤንድ ቱ ኤንድ ሆኗል። በጣም እንደ መጀመሪያው አጋማሽ በአንድ ቡድን የበላይነት በአንድ አጋማሽ ሳይሆን በጣም በፍጥነት ቶተናም ያጠቃል፣ ዩናይትድ ያጠቃል፣ ቶተናም ያጠቃል። ከዛ ደግሞ ብዙ የመሮጥ ልክ ብዙ የመሮጥ ስፔስ አለ። የቅርጫት ኳስ አይነት ብዙ
1: አለማንኛውም ሰው ሰባተኛው ደቂቃ የተገኝተናል። ጨዋታው ያለ ግባዎች ቀጥሏል፣ ግን ደግሞ ግብ የሚፈልግ ጨዋታ ነው። እጅግ በጣም አስገራሚ እንቅስቃሴ በቀይ መስመር ላይ ግራ የሚቀበሉ ተጫዋች ይፈልጋል። ስንታጥቆት ሄደ። ማንቸስተር ዩናይትዶች የሉም፣ ማንቸስተር ዩናይትዶች የሉም። ቶናሊ ተቀበለው፣ መስመር ላይ አወጣው። ሳቪዮ መታ፣ የመታ ኳስ ደካማ ነው። ማዘን ኳስ ተነክሷል።
0: ታዲያ የቶተናም ማጥቃት ግን እጅግ ደካማ ነው። ይሄ የቁጥር ብዛት አምስት ጥቁር ማሊያ አለ። ከዩናይትድ አራት ተከላካዮች ናቸው ያሉት። ሁሌም የመጨረሻዎቹ ፓሶች ወይ የተበላሹ ናቸው ወይ ሙከራዎቹ ደካማ ናቸው።
1: በመጨረሻው ሲጠበቅ የነበረው ሰው ማሊያውን እየቀየረ እየተመለከትነው እንገኛለን። ባሌባ በማንቸስተር ዩናይትድ በኩል ተቀይሮ ለመግባት እየተመለከትነው እንገኛለን። ከዛ በፊት ግን ቶትናም ስፐርሶች የማዘን ኳስ አግኝተዋል። ምን ያደርጉታል? 58ኛው ደቂቃ የማዘን ኳስ ተሻማ ቮን ሄከ ገጭ የገጨው ኳስ ተከላከሉት። ሌላ የማዘን ኳስ ማንቸስተር ዩናይትዶች በድጋሚ ተርፈዋል። ሃሪ ማጉየር ገጭቶታል ኳሱን። ሃሪ ማጉየር ነው ኳሱን የገጨው። ሌላ የማዘን ኳስ ብሩኖ ፈርናንዴዝ ብሎ ይሰራው።
2: አንድ ስፍራ ነው የታጨቁት። ታዴት እየተመለከትክ ነው።
1: ያ የማዘን ኳስ ቶናሊ አሻማ ኳስ ተከላከለውት። ቅዱስ መታው፣ የመታ ኳስ እንደገና አለ። ደግሞ ተከላከሉት ዩናይትዶች። ኳሱ በቀጥታ ወጥቷል።
0: ቀያሪዎች
1: አሁን ማንቸስተር ዩናይትዶች የሚቀይሩ ይመስላሉ። ጆሹዋ ዘርክዚ፣ ዲያሎ፣ ሶስት ተጫዋቾች
0: ዘርክዚን አንዱ የሚፈልጉት ለፕሬስ ሬዚስታንት ስለሆነ ፕሬስ ሲደረግ ከኳስ ጋር በጣም ምቾት ስለሚሰማውና ኳሶችን በቀላሉ ማቀበል ሆልድ ማድረግ ስለሚችል ይመስለኛል።
1: ቴሌማንስ ተቀይሮ ወጣ ተጫዋች ነው። የሮ ቴሌማንስ ተቀይሮ ወጥቷል። የሮ ተቀይሮ ወጥቷል። ዳሎ ተቀይሮ ወጥቷል።
0: ሶ የዘርክዚ መግባት
1: ዩሮ አማድና ቴሊማንስ ተቀይሮጡ ተጫዋቾች ናቸው።
0: በየመን ወደ መስመር ያስወጣል ዘርክዚን እንደ 10-9 ቁጥር እንዲጮት ያደርጋል። ዋናው ግን ለትልቁ ለውጥ የባሌ ባሎች ነው የሚሆነው።
1: ማንቸስተር ዩናይትድ ከባሌ ባጋር ይሻሻላል ወይ ሳይሻሻልም የሚለው ነገር በጉጉት የሚጠበቅ ነው የሚሆነው። የመጀመሪያ ኳሱ
0: በጣም አስደናቂ ነው።
2: የመጀመሪያ ኳሱ ባሌባ
1: ብሪያን ኢምቦሞ ኳሱን ባሌባ የመጀመሪያ ኳሱ እንዴት ነው የተጫወተው? ጃሎ ኳሱ ያወጣ ኳሱን አግኝቶታል። ኮቢ ሜይና ምን ሊያስመለክቱን ይችላሉ? ብሩኖ ፈርናንዴዝ እንደገና ኮቢ ሜይመኑን አጫውተዋል። ባሌባ ባሌባ ማንቸስተር ዩናይትዶች ምን ያስመለክተለው ከተጫዋቾች ለውጥ በኋላ ጥፋት አርቢትሩ ጨዋታውን አስቀጥለዋል። የቅጣት ምት ሰጠዋል። መሐመድ ክዱስ ነው ጥፋቱን የሰራው።
2: ክዱስ ነ ትከሻውን በተወሰነ መንገድ እንቅስቃሴ ገድቦታል፣ ግን ያጋነነበት መንገድ ኩኝ
1: አደገኛ ቦታ ለቅጣት ምት አግኝተዋል። ማንቸስተር ዩናይትዶች ምን ሊያደርገው ትችላሉ? ማንቸስተር ዩናይትዶች
0: ቀጥታ ለመምታት ትንሽ ሩቅ ይመስለኛል። ብሩኖ በጣም ጥሩ መቺ ቢሆንም
1: ብሩኖ ፈርናንዴዝ በሁለተኛ ሳምንት የእንግሊዝ ፕሪሚየር ሊግ ኢፕስዊች ላይ ሶስት የግብ ተሳትፎ ሶስት ግብ ካስቆጠረ በኋላ እዛ በኋላ በማንቸስተር ዩናይትድ ቤት ጠፍተዋል። አሁን ኦልድ ትራፎርድ እንደገና ድምፃቸውን እያሰሙ ይገኛሉ ደጋፊው። ብሩኖ ፈርናንዴዝ ምን ሊያደርገው ይችላል? ብሩኖ ፈርናንዴዝ የማንቸስተር ዩናይትዱ ካፕቴን ምን ሊያደርገው ይችላል? ኦልድ ትራፎርድ ላይ ደጋፊው ብዙ እየጠበቀ ይገኛል። አደገኛ ቦታ ላይ ኪኒስኪ እያዘጋ ነው የሚገኘው። ማንቸስተር ዩናይትዶች ምን ሊያደርገው ትችላሉ? ቆንጆ ኳስ ዘርክዚ ካምፕፍታር ጎት ነበር። የማዘን ኳስ አደረጉት ካምፕፍታር ጎት ነበር።
0: በጣም ጥሩ ሀሳብ ነበር። ከተከላካዮቹ ጀርባ ግን ማዘኑ በጣም ጠባብ ሆነ።
1: ቶናሊቶሎ ዝጋበት። ሶስተኛ የማዘን ኳሳቸውን ማንቸስተር ዩናይትዶች ብሩኖ ፈርናንዴዝ አሁን የማዕዘን ኳስ ለማውጣት የተመለከት ነው እንገኛለን። የማዕዘን ኳስ ተገጨ። እንደገና ኳስ አለ። እንደምን ተከላከሉት? ቶማስ የተመታው ኳስ ደካማ ነው።
0: ባሌባ የመጀመሪያ የመታው
1: ኳስ ደካማ ነው።
2: ተፈጥሮ አይባለውን እግሩ ነበረ ወደ ጎል።
0: ቶተናም ግን ቅያሪ ይፈልጋል። አሁን ጨዋታው ሙሉ ለሙሉ 50-50 ሆኗል። በዩናይትዶች በሚገባ ተሻሽሏል። በተለይ በሁለተኛው አጋማሽ በመጨረሻዎቹ 5 ደቂቃዎች ላይ የበለጠ ኢነርጂ ያለው የበለጠ ፍላጎት ያለው ቅያሪዎቹም ያንን የሰጧቸው ይመስላልና ቶተናም ያ የመጀመሪያው አጋማሽ ሙሉ ለሙሉ የበላይነቱን አጥቷል። ስለዚህ እንትን ይፈልጋሉ አዲስ
2: አሉ ደሞ ተጫዋቾች አሏቸው።
0: የነማ አዲስ አይነት ተጫዋቾች አሉ።
2: ማቴዎስ ፈርናንዴዝ አለ፣ ማርሙሽ አለ።
1: ዘርክዚ ቆንጆ ኳስ ዳሎ ምን ሊያርገ ይችላል? አደገኛ ኳስ ዳሎ አልመተው ለማ ተለጥረስ ያርገ ነው። ዳሎ አሻማ ዝውውሩ ኳስ
0: እና ያደረገው ዳሎ
1: ጂግ በጣም ቆንጆ ኳስ ሊባል የሚችል ነበር።
0: ለምን እንደ ዘገየው
1: ግን
0: የዘርክዚ የመጀመሪያ ፓስ በጣም አስገራሚ ነበር። እንዴት እንቅስቃሴ ውስጥ ያስገባቸው? ደካማ ነው።
1: በመልስ መጫወቱን የሚያስቀጥሉ ይሆናሉ። የክብር አገሮቻችን ዳሽን ባንክ እና ስቶክላንድ ናቸው። የክብር አገሮቻችን ከልብ እናመሰግናለን። ስቶክላንድ በዓለም ላይ በሚሊዮኖች የሚለበሱ ብራንድ የኤክስፖርት ልብሶች መሸጫና ማከፋፈያ ነው። አድራሻ ዘርክዚ ቆንጆ ኳስ ሰጠ። ቶማቶ እጅግ በጣም አስገራሚ ኳስ ነበር።
0: በጣም ማራኪ ነበረ። መጀመሪያ ከባሌባ ተነሳ ሜኑ ዘርክዚ ጠባብ ቢሆን ማዘኑ የብሩኖ ሙከራ በጣም ጥሩ ነበር።
2: ሁሉ ለመሆን ትንሽ
0: ዘርክዚ ከገባ ግን በሁለት ደቂቃ ውስጥ በጣም ይሄ
1: የሚዞርበት መንገድ
2: ጂምዘርካሲ ኢንተርኑ በጣም ያስገርማል።
1: ሰውነቱ በጣም ይገርማል።
2: እርጋታው
1: ያ
2: ትንሽ ፕሪሚየር ሊግ መሆኑ ላግ ማድረጉ ትንሽ ያ ነው ሳይወስን ቶሎ ኳሱን ይነጥቁታል። ያ ነው ትንሽ ከባዱ ነገር።
1: እንደገና አሁንም ዳሎ ዘርክዚ ቆንጆ ኳስ ጨዋታውን በፍጹም ቀይሮታል። ቆንጆ ኳስ ሰጠ። ጠበበ ግን አንግሉ ጠበበ። በቀጥታ ወጣ። የክብር አገራችን ስቶክላንድ ነው። አንድ ስም በርካታ አማራጮች ስቶክላንድ ምርቶቻችን በአሜሪካና በአውሮፓ ገበያዎች በከፍተኛ ደረጃ ተወዳጅነትን አትርፈዋል። ለእርስዎና ለቤተሰቡ በተመጣጣኝ ዋጋ ነው ብለና ስቶክላንድ በዓለም ላይ በሚሊዮኖች የሚለበስ ብራንድ የኤክስፖርት ልብሶች መሸጫና ማከፋፊያ አድራሻ ሜክሲኮ ድብረ ወርቅ ህንፃ ቁጥር 303 ጎሮ ሰፍራሽ ህንፃ መገናኛ ዘፍመሽ ግራንድ ሞል ጎፋ መብራት አካሉና ቤተሰቦቹ የገበያ ማዕከል በብዛት ለምትረከቡ ነጋዴዎች ወይም በኦንላይን ለምትሸጡ የሺ ህንፃ አንደኛ ፎቅ ላይ ማኔጅመንቱን በስራ ሰዓት ማናገር ይችላለው። ስልክ 0911 52 57 0911 57 52 57 ወይም በ0963 6390 ላይ መደወል ይችላሉ። ስቶክላንድ የዘመን አልባሳት ብራንድ ክለብ እናመሰግናለን ስቶክላንድን። ጨዋታው ቀጥሏል። ማንቸስተር ዩናይትዶች የተጫዋች ለውጥ ካደረጉ በኋላ ድንቅ መሻሻል አድርገዋል። እንደገና አደገኛ ኳስ በርግቫል የሚቀበሉ ተጫዋች ይፈልጋል። እንደገና ተነጠቀ። ቆንጆ ኳስ ነጥቆ ነበር። ባሌባ ኮብሜ ነው። ባሌባ ቶትናም ስፖርት እንጂ እንደገና ኳስ ተቆጣጥሮ መጫወት ጥረት ሲያደርገው የተመለከታቸው እንገኛለን። አደገኛ ኳስ ይመስላል። ወጣ
2: ከጨዋታ ውጭ ምናልባት። አዎ ከጨዋታ ውጭ ነው።
1: ኦድጊ
2: ትሪቪያ ለማድረግ ነበር የሞከረው።
0: ታዲያ ግን ማቀበል ይሻለም እንዴ? ማን ነው እሱ? ሞድሪች ነው።
2: ከጨዋታ ውጭ ምክንያቱም እንቅስቃሴ ያደርጓል። ኳሱን ለማቀበል ሲሞክር እንቅስቃሴ ያደርጓል። ጋላገር አሁን ትንሽ ነክቷል።
1: ነክቶታል።
2: ከባድ ነው። ትሪቪላ ላሚን ያማል ምናልባት።
1: ቤንሳንኩር ተቀይሮ ገብቷል። በቶትናም ስፐርስ በኩል መሐመድ ክዱስ ተቀይሮ ገብቷል።
0: ይሄ በደንብ ያለፉትን 10 ደቂቃዎች አካባቢ ያለ የዩናይትድ እጅግ መሻሻል አማካይ ክፍል ላይ በጣም ጠንካራ መሆኑን ያሳየን ይመስለኛል።
1: ማርሞሽም ተቀይሮ ገብቷል። በርግቫል እና
2: ስለዚህ ሳቪኒዮ የቦታ ለውጥ ያደርጋል ማለት ነው። ሳቪኒዮ ወደ ቀይ መስመር ይመጣል። ማርሞሽ ግራ ላይ ይሆናል። ከበርግቫል በተሻለ ቤንታንኩር አግሬሽን
0: የ75 ሚሊዮን ፓውንድ ተጫዋቹ ግን አሁንም እየተጫወተ አይደለም። እንግዲህ ማቲያስ ፈርናንዴዝ
2: ትንሽ ጥርጣሬ ያላቸው ይመስለኛል። ሊዘርቪ ተናግሯል። ጥሩ ተጫዋች ነው የሚል ሀሳብ ሰጥቷል። እንደው ለመሸፈን ይመስላል።
0: ዩናይትድ እንዴት ጥሩ ዜና እንደሆነ ተረፍን ነው የሚሉት።
1: ሱፐር ዜና ከዳሽን ሱፐር አፕ በአዲስ ዓመት ዳሽን ባንክ እስከ ዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ይፈልጉ፣ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስበው። እርሶ ዳሽን ባንክን ምርጫው ካደረጉ በስልክዎ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር፣ በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላለሁ። ዳሽን ሱፐር አፕን ይጠቀሙ፣ ህይወትን ቀላልና ዘመን ያደርገው። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚኒስትር የሀወል አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ከተደራዳሪ የውጭ ምንዛሬ የተሰመን በተጨማሪ የ10% ጉርሻ ያበረክትለውታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። የክብር አገሮቻችንን ከልብ እናመሰግናለን። ስልሳ ሰባተኛው ደቂቃ ያለ ግብ ጨዋታቸው እንደቀጠለ ይገኛል። ክቡራትና ክቡራን ያለ ግባቸው ጨዋታው እንደቀጠለ ይገኛል። ብሪያን ኢምቦሞ ቶተንሃም ላይ ይቀነዋል። ከመጨረሻዎቹ 6 ጨዋታዎች 7 የግብ ተሳትፎ ማድረግ የቻለ ተጫዋች ነው። ተሳሳቱ ዩናይትዶች ስተት ደስ ነው። ደጌ በግራ መስመር ላይ ድጋፍ ፈልጋል። ኳሱን እያፈጠነው እየተመለከት እንገኛለን።
2: ጥፋት
1: ዳሎ ሰርተዋል። የቅጣት ምት አደገኛ ቦታ ላይ ቶትናም ስፐርሶች
2: ነው። ዳይቭ በሚል ነው
1: ኦኬ፣ አስመስኗል ነው። ማዲሰን እየተመለከት ነው እንገኛለን። ተቀይሮ ለመግባት ዘርቤ አንዳንድ ትእዛዞችን እያስተላለፉ የተመለከት ናቸው የምንገኘው።
0: በሀሳብም ካልቀየሩ፣ በስሜት ካልቀየሩ፣ ሜዳ ላይ ዩናይትድን መፎካከር ካልቻሉ አሁን ጎል የሚያስቆጥረው ቡድን
1: ሳሳቱ። አደገኛ ቦታ ላይ አደገኛ ቦታ ይመስላል።
2: የሚገርም ዲፍሌክሽን ነው ታዲያ ያደረገው። በጣም አስደናቂ አደጋ ነበር ለሴላመንስ።
0: የሚኑ ሸርተቴ በጣም ጥሩ ሸርተቴ።
2: ቶናሊ ግን እንቅስቃሴው
0: በጣም እኔ እንጃ፣
2: ከኳስ ውጭ ይመስለኛል። ከኳስ ውጭ በጣም ጥሩ ነው። ከኳስ ጋር ግን የምናውቀው ምክንያቱም በፒሮ ደረጃ እንደው ያድጋል እያልኩ የምጠብቀው ተጫዋች ነበርና
1: ተናለ። Zas jemrota Tottenham Hotspur soch mazon kwasun argenya kwas shama yes shama kwas bekatsa wotwal ba marzmo chwatsaw yemiqatno yemihono qaramlom brian promon yanasa na Tottenham la yiqanwal yallo kemecharsho 6 chwatsawch sabot yegif tsatfo allo ba 6 gib na and assist malatsno balfomats ዚመዳ ላይ ማስቆጥሯል ኦትራፎርድ ላይ ማስቆጥሯል ቶትናም ስፖርትስ ሜዳ ላይ ማስቆጥሮ ነበር
2: ያ ብራያን ቦቡን ካነሳ ታዴ ፒያኖ ትራምፔት የመጫወት አቅም አለው ከዚያም ባለፈ ቫዮሪን ደግሞ የተማረ ነው የሚገኘው እንዲሁ አንድ ለማዳላል በሰዎች
1: ዞርክዚ ያስንባጅ ኳስ አለፈው አራት ተጫዋች ላይ አለፈው ዞርክዚ ምን ሊያርግ ይችላል በመጨረሻ ብላሽው
0: ታዴ
1: ሊዮኔል ሜሲ ነው ሆኖ ዞርክዚ
0: ብዙ ደጋፊዎች ዘርክዚን ተቀይሮ ሊገባ ሲል ሳይውት ብዙ ደጋፊዎች ደስተኛ የሚሆኑ አይመስለኝም ከገባ በኋላ ግን ሜዳ ውስጥ ያለው እጅግ አደገኛ ተጫዋች እሱ ነው።
1: እንደገና ዝርክዚ ነጠቁ ተረባርበው
2: እና ወደ እንቦሞ ስንመለስ ታዴ ቀደም ሲል እናነሳውት የፒያኖ እና ትራምፔት የመጫወት አቅም አለው ቫዮሪን ደግሞ እየተማረ ነው የሚገኘው ከዚያም ባለፈ አንድ ልማድ አለው ስልክ ብዙ ሰዎች አንድ አንዴ ማናቀውን ስልክ አናነሳም የሚል ልማድ አላቸው አለ እሱም እንደዚያው ነው ወይ መልክ ከተልኮለት ካልሆነ ያም ደግሞ ሴቪ ያደረገው ስልክ ካልሆነ የማንሳት ልማድ እንደሌለው ከስካይ ስፖርት ጋር በነበረው ቆይታ ተናግሯል
1: ወይ ብራያን ኢምቦሞ ግን የማንቸስተር ዩናይትድ ደጋፊዎች ሊያዝናና የሚችለው ቫዮሊን በመጫወት አይደለም ሜዳ ላይ በሚያሳየው ፐርፎርማንስ ነው ከነስኬዛው ለቫኔጋ ኮስ መስጥሯል ቫኔጋ ከሚቀበለው ሰዓት ፈልጋል ማህል ሜዳውን አቋርጦ ደረሰ ሌላ ቆንጆ ኳስ ሰጠ ባልታሰበው ቦታ ላይ አውትጊያ ግን ቶታል ኳስ ለማታለጥ ሲያደርግ ነው ደስ ነው ድግ ኢጣሊያናዊው አቡቱናሞ ስፖርት ጀማመሩ ድግ በጣም ያምር ነበር ከዛ በኋላ ግን የተቀዛቀዘ ነው የመጣው እጅግ በጣም የሚያስቀና ተጫዋች ነበር
2: ከኳስ ጋር ከኳስ ውጭ በጥሩ መልኩ
0: በጣም ጥሩ ነበር አይ ኮስቲካ ጉላጭ በጣም ይመቸው ነበር
1: ጋላገር የመጣው ኳስ አደገኛ ይመስል ነበር እዛው ቮሊባ ኳስ ይዞ ለመውጣት ጥረት አድርጓል እንደምንም ሜኑ ነጠቆት አደገኛ ቦታ ላይ ኳስ ነው ግጭ እንደገና አንደገና ኳስን አግኝቶታል በመርሶ ማጥቃት ጥፋት ሰርቶ ይመስል ነበር ጫቶ ይቀጥል ብሎ ዋል ብሩኖ ፈርናንዴዝ ጋመስመር ላይ ኳስን አግኝቶታል ምን ያርገ ይችላል ብሩኖ ፈርናንዴዝ ረጅም ኳስ አሻማ ቆንጆ ኳስ ነው ዳሎ ምን ያርገ ይችላል ዳሎ ይዘገያል ኳስ እንደገና ወደ ኋላ መልሶታል ሃሪ ማጎየር የሚመታ ይመስላል ማጎየር መጣ
0: ሹት አርግ ይያሉት ነው ያለ ፍላጎት
1: ደጋፊ ትግስ የለውም
2: ማጎየር ዩናይትድ ጎል ለማስቆጠር ሲቸገር አንድም ወደፊት ቀርቦ በመጫወት አንድም ከርቀት ሹቶችን በማድረግ ደጋግሞ ይሄን ነገር ሲሞክር እናስተውላለን
0: አግብቶ ያቃል ግን በሹት
1: በሹት ከባር ነው ማቲያስ ኩኛ ታሎ ለመግባት ጥረት ያርገ የተመለከተው ንገኛል ቆንጆ ኳስ ሰጠ እንባ ተቀጥቅጠው የሆነ ሆና ግን ባሳምንም ማንቸስተር ዩናይትድ ኦትራፎርድ ላይ ብሪያን ኢምቦሞ ቀደም ብዬ እያነሳሁት ነበር ቶትናም ሆትስፐርስ ላይ ግብ ማስቆጠር ይቀነዋል ሰባት የግብ ተሳትፎ አድርጎ ነበር ባለፈው አመት ኦትራፎርድ ላይ ግብ ማስቆጥሩ ነበር ዘንድሮ ማስቆጥሯል ቶትናም ሆትስፐርስ ላይ አስቆጥረው ግብ ሰባት ደርሷል
0: የታወቀህ ነው ይመስለው
1: በጣም ያሳዝናል
0: ታዲያ የታወቀህ ነው ይመስለው ላለፉት 10 15 ደቂቃዎች የኤምቦሞን ስም ደጋግመ እያነሳህ ነበርና ደሞ ከጨዋታው የራቀ ይወጣ ይመስል በነበረበት ሰዓት ነው ጎሉን ያስቆጠረው እንቅስቃሴውን ካየነው በደም ምናልባት ዩናይትድ በዚህ ጨዋታ ላይ ካደረጋቸው ጥቂት ተመስርቶ ከሄዱ እንቅስቃሴዎች መካከል አንዱ ነው ሳጥን ውስጥ ተቀባበሉ ከዛ በኋላ ጀርባውን ለጎል ሰጥቶ ነበር ቫን ሄከ ከጀርባው ነበር ቫን ሄከ ላይ ጥያቄ ናንሳን ይችላልን ይሄ ስፔስ እንዳያገኝ ማረግ አልቻለም ንጻነት ሰጥቷል ከዛ ዞሮ በጣም ጠባብ በሆነ ማዘን ነው ጎሉን የጨረሰው ጎሉ ስለማይታየው በጣም አስደናቂ አጨራረስ ነው ይሄ በሊጉ ካሉ በጣም የላቁ ጨራሾች መካከል አንዱ መሆኑን በደንብ ያረጋገጠበት ይመስለኛል በቃ የኤምቦሞ ትልቁት ልወጣው በቃ ጨራሽ ነው ደግሞ አንድ ኮል አለፉ ሳምንታት ጥያቄ ሲነሳ የነበረው በጨዋታዎች ውስጥ ይጠፋል ግን ደግሞ ልክ የኤቨርተን አይነት የዛሬን አይነት ደግሞ ለቡሩ በጣም ወሳኝ የሆኑ ጎሎች ያስቆጥራል ለዛም ነው ተጠባባቂ ወንበር ላይ ለማስቀመጥ ወይ ደግሞ ቀይሮ ለማስወጣት ካሪ ከመቸገረው
1: ቶተንሃም ሆትስፐርስ ተደጋጋሚ ሙከራዎችን አደረገው ግን ደግሞ መጠቀም ሳይችል የቀረበበት አጋጣሚ
0: አንድ አይነት ታሪክ ነው። አንድ አይነት ታሪክ ነው ካለፉት ሳምንታት ጋር
2: የተጫዋች ለውጥ አድርገዋል ቶተንሃም ስታዲየም። ማዲሰን እና ሚኪ ቫንደርቨን ተቀይረው ወደ ሜዳ ገብተዋል።
1: ቶተንሃም ሆትስፐርስ የሶስት ቦታ ተቀመጡ እንዴ? ዩናይትድ
2: ያው ወንበሩን
1: ማዲሰን ቫንደርቨን ተቀይረው ገቡ። ተጫዋቾች ናቸው ሰባ አምስተኛው ደቂቃ ቶተንሃም ሆትስፐርስ ቀደም ብለን እያነሳን ነበር በፕሪሚየር ሊጉ ከኤቨርተን በመቀጠል በአንድ ቡድን በጣም የተሸነፉ ከሜዳቸው ውጭ የተሸነፉ ክለቦች መካከል አንደኛው ቶተንሃም ሆትስፐርስ ነው። ዛሬ 26ኛ ሽንፈት ኦልድ ትራፎርድ ላይ እየተቃረበ ይመስላል። መደበኛ 16 ደቂቃ የሚቀርባቸው ዲዘርቤ በጣም ያሳዝናሉ።
2: ቲያትሮ ድሪምስ ይኸው በዝማሬ ታውዷል።
0: አሁን ችግሩ ታዴ በቶተንሃም በኩል መቼ ነው የመጀመሪያ ጨዋታቸው ነው የሚያሸንፉት? ጨዋታዎች ይበልጣሉ፣ ድሎች ይፈጥራሉ፣ አይጠቀሙም። በጣም ደካማ በሆነ መከላከል ጎሎች ይቆጠሩባቸዋል። ለእኔ ቅድም ሳስቦ ነበር ይህን ጨዋታ ቢያሸንፍ በቃ መነሻቸው ነበረ እና የውድድር ዘመኑን በእርግጠኝነት የአውሮፓ ቦታ ይዞ የሚያጠናቀቅ ቡድን ነው ብዬ ነው ማምነው። በተለይ አሁን ማሸነፍ ቢጀምር ግን ችግሩ የምታሸነፍበት ጊዜ እየራቀ በሄደ ቁጥር በራስ መተማመኑ የበራስ መተማመኑ ጥረቱ በጣም እየከፋ ይሄዳል። እዛ አሰልጣኞችንም ሊያስገድድ ይችላል ሀሳባቸውን እንዲቀይሩና የእውነት አሳዛኝ ቡድን ነው።
1: ዘርክዚ በተለይ ተቀይሮ ከገባ በኋላ ዩናይትዶች ጫና ፈጥረው መጫወታቸው
0: ማጥቃቱ ፍጹም ተቀይሯል። የዘርክዚ መግባት የባሌባ መግባት ለቡድኑ ጥርስ ኃይል ጉልበት ሰጥቶታል። ፍልሚያዎቹ ማሸነፍ ጀምሯል። የዘርክዚ ደግሞ የማጥቃት ጥራቱን ፍጹም ነው የተለየ ያደረገው።
1: ሰባ ስድስተኛው ደቂቃ ክቡራትና ክቡራን አባታቸው ስለላቸው ከልብ እናመሰግናለን። ተወዳጅ ጣቢያ ብዝናት ኤፍ ኤም 101.1 የስድስተኛ ሳምንት ፕሪሚየር ሊግ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ቶተንሃም ሆትስፐርስን አንድ ለባዶ እየመራ ይገኛል። ማንቸስተር ዩናይትድ በውድድር ዓመቱ ሁለተኛ ድሉን ለማሳካት 14 ያህል ደቂቃዎች ናቸው የሚቀሯቸው። ሌላ ቆንጆ ፓስ ለመግባት ጥረት እያደረጉ ነው። ድብድብ አለ።
0: ሁለቱም በቀይ መውጣት አለባቸው።
1: ሁለቱም በቀይ ምናልባት ሉክሾና
0: ቤንታንኩር መጨረሻ በደንብ በቴስታ ሰንዝሯል። ነገር ግን ደግሞ ሉክሾም በደንብ ተሳታፊ ነበረ። የመጀመሪያውን ጸብ የፈጠረው የገፈጠረው እሱ ነበር። ከባድ ጥፋት ሰርተኛል በሚለው
1: አረጋግተዋቸዋል። የአርቢትሩ ውሳኔ ስቱዋርት አትዌል ይጠበቃል። ቨርናይ ጃሬድ ግሌት አውስትራሊያዊ ጃሬድ ግሌት ነው ያለውት።
0: ቢያንስ ግን ቤንታንኩር ቀይ ካርድ ይገባል። ይሄ ተነካክቶ የመውደቅ ሳይሆን በደንብ ጭንቅላት የሰነዘረ ይመስላል። ኳሱን እስካገኘ ድረስ ግን ኳሱን ከሆነ ያገኘው ቤንታንኩር ሉክሾ
1: ቢጫ ካርድ አውጥቷል። ለሁለቱም ቢጫ ካርድ
0: አይመስለኝም። ቀይ ካርድ ያለ ይመስለኛል፣ አላውቅም።
1: ቀይ ካርድ ሰጥቷል?
0: እኔ እንጃ።
1: ቀይ ካርድ ሰጥቷል መሰለኝ።
0: አዎ ቀይ ካርድ ሰጥቷል። ይገባዋል። ሰንዝሯል። ወድቆ ከተነሳ በኋላ ሰንዝሯል። በጣም ትንሽ ናት እኮ የጭንቅላት መሰንዘርና ለመሰንዘር። ብዙ ጊዜ ተጫዋች ሲጠነቀቁ እናያለን አይደል? ያቺ የመጀመሪያውን ስንዘር አላ ለመሰንዘር
2: ይመለሳሉ።
0: ቤንታንኮር አድርጎታል።
1: በቀይ ተባሯል ቤንታንኮር። ለቶተንሃም ሆትስፐርስ በእንቅርት ላይ ጆሮ ደግፍ ነው። ቀጥታ ቀይ ካርድ ነው።
0: ጥፋቱን እስካልሰራ ድረስ መብቱ ነው። ስለዚህ ሾ በቀይ ካርድ መውጣት ነበረበት፣ ይገባው ነበረ።
2: የሉክ ሾው ግን እንትኗ
0: መጥፋት አይችልም እንዴ? የመጀመሪያውን ጥፋት የሰራው ቫን ሄከ ነው። ለዚህኛው ነው የተበሳ ለሁለተኛው ለዚህኛው አይደለም
1: እዚህ ጋር እንደዚህ ከዛ ፍት
2: ይሄ መክፋት ግን ቀይ ካርድ የሚያሰጥ አይመስለኝ ይሄ መክፋት ደረጃው ላይ ያያል እንደመምታት ከሆነ
0: ለጸብ እንደዛ ማከለን እኮ ያው የቤንታን ኮርም እኮ ያንታ ከባረም የሚባል እኮ አይደለም
2: ግን በግንባር ነው ፍቱን የመጣው የመጀመሪያ ቤንታን ኮር ግን ያደረገው ነገር መክፋት ነው መክፋት ራሱን ችሎ ቀይ ካርድ ድረስ የሚያደርስ አይመስለኝ
1: ኦኬ የእንትናን ተበርከቱ የተወል መስለኝ ነው አርቢትሮ
0: አይ ሄ መጀመሪያው ነው የመጀመሪያው የቤንታን ኮር
1: ሰማንያኛው ደቂቃ ላይ ጨዋታው በጥሩ መንገድ ሲቆይቶ ነበር መጨረሻው ላይ ግን ሉክ ሾው ቢጫ ካርድ ተመልክቷል ቤንታንኩር በቀይ ካርድ ወጥቷል
0: ታዲ ሰማንያኛው ደቂቃ ሉክ ሾው ተጫዋች ነው ሜዳ ውስጥ መብት የለውም ጥፋት ከተሰራበት በኋላ ጥፋት ተሰራብኝ ብሎ ጥፋት የሰራበት ተጫዋች ላይ ሲጀመር ጥፋት አልሰራም ቤንታንኩር ኳሱን ነው ያገኘው አካሄዱ ያስፈራል ያስፈራል ነገር ግን ምንም በሉክሾ ላይ ያደረሰበት ምንም አይነት አደጋ አልነበረ ምናልባት ሉክሾ ብዙ ጉዳቶች የሚደርሱበት ተጫዋች ስለሆነ ያ ስሜት ሊሆን ይችላል
2: አዎ
0: ግን አሁን ሁሉ ጊዜ ምን እየሆነ ነው የባለፈው የፎደን እና የብሩኖም ተመሳሳይ ነው መጀመሪያ አግሬሽኑን የተነኮሱት ተጫዋቾች እየታለፉ ነው ስለዚህ ሁሉ ጊዜ ሁለተኛ ጊዜ ወይም መልስ የሰጠው በቀይ መውጣት አለበት በቀይ መውጣት አለበት ግን የተነኮሱ ሰዎች ሁሌም እየታለፉ ነው
2: ይመስለኛል የተነኮሱበት የመንገድ የጥፋቱ ደረጃ ይመስለኛል
1: ለማንኛውም ጨዋታው ቀጥሏል እንደገና ከብቅጣት ምት ማንቸስተር ዩናይትድ ጨዋታውን አስቀጥለዋል አንድ ለባዶ እየመሩ ይገኛሉ አሁን ምን ሊያደርገው ይችላሉ ተጨማሪ ግብ ያስቆጥራሉ ወይስ ቶትናም ሆትስፐርሶች ኳሱን ተነጠቁ እንደገና ቶትናም ሆትስፐርሶች ነጥቀዋል በመልሶ ማጥቃት ለመሄድ እየተሞከሩ እየተመለከትናቸው እንገኛለን ማጉየር ኳሱን መመለስ ያለበት ይመስላል ማኩር የክብር አገሮቻችን ስቶክላንድ እና ዳሽን ባንክ ናቸው ቶተናም ሆትስፐርስ ኦልድ ትራፎርድ ላይ መቼም ቢሆን ታሪኩም ይቀይር አይመስልም መቼም ቢሆን እዚህ ኦልድ ትራፎርድ ላይ 26ኛ ሽንፈት ይመስላል 25 ሽንፈት ኦልሬዲ ደርሶባቸዋል ዛሬ 26ኛ ሽንፈታቸው የመጣ ይመስላል መጀመሪያ 45 ላይ ከዛም ሁለተኛው 45 ላይ ተደጋጋሚ ድሎችን አግኝተው ቶተናም ሆትስፐርሶች አልጠቀሙበትም ከዛም ተቀጡ ከዛ ደግሞ እንደገና ቤንታንኩር በቀይ ካርድ ተሰናበተ ይህ ጨዋታ እንደተጠናቀቀ ሪያል ማድሪድ ከቪያሪያል የሚያደርጉትን ጨዋታ ቪቫ ስፖርቶች ወደ እናንተ ይዘው የመጡ ነው የሚሆነው ክብራትና ክብራን ይህ ጨዋታ ገና መደበኛ 9 ደቂቃ ይቀረዋል ማንቸስተር ዩናይትድ ተጨማሪ ግብ ያስቆጥራሉ ወይስ ደግሞ ቶትናም ሆትስፐርስ አንድ ነጥብ ይዘው ይመለሳሉ እዚህ ጨዋታ የሚለው ነገር በግጎት የሚጠበቅ ነው የሚሆነው ተነጠቁ አደገኛ ቦታ ላይ ማንቸስተር ዩናይትድ ሳቪዮ አታሎ ለመሄድ ጥረት እያደረገ ነው ሳቪዮ የሰውት ለመሄድ ጥረት ሳደረገ ነጠቁ ተረባቦ በመልስሩ ነው ማንቸስተር ዩናይትድ ጨዋታውን የሚያስቀጥሩ ይሆናሉ
2: አሁን ብዙ ነገሮች ማንቸስተር በሚመቸው መንገድ ጨዋታው እየቀጠለ ነው የሚገኘው ብልጫዎች ነበሩ በተለይ በመጀመሪያዎቹ ኦልሞስት ወደ 60 ደቂቃ ገደማ በሚጠጋ ጊዜ የበለጠ ጎል ለማስቆጠር ቅርብ የነበረው ቶተናም ነበር በጊዜ ሄደት ግን ነገሮች ወደ ማንቸስተር አደሉ ጎሎችን ማስቆጠር ይችላል አሁን ደግሞ ይባስ ብሎ የኒሜሪካል አድቫንቴጅ አግኝቷል ሜዳ ላይና በብዙ መልኩ በሜዳው እንደመጫወቱ ነገሮችን ለማስጠበቅ ሪዮቹ ሰፍቷል
1: አደገኛ ተጫዋች በቀይ መስመር ላይ አደገኛ ኳስ ለመግባት ትራስ ያረገነው ቆንጆ ኳስ ተዘርክዚ እንደያደረገው ዘርክዚ ማጥቃት ላይ ኳስን መቆጣጠር መስጠት
0: ላይ ነው እንጂ ግን ለበየሙ ቀላል ነገሮች ነበሩ ለምሳሌ ለዳሎ ኳሱን መንጻት ይሻለ ነበር ም ዝርክዚ በሁለት ሶስት ተጫዋች እየታየ ነበር
2: ጥፋት ካርድ
1: ቢጫ ካርድ መሰዋል
2: አመጠቀቀ አለባችሁ ምክንያቱም ያንዳንዱን እንቅስቃሴውን በትኩረት ነው የሚከታተሉት የማል ዳኛው ምክንያቱም ብዙ ጊዜ ከተመለከተን ቀይ ካርድ ላንድ ቡድን ከተሰጠ ዛኛው ቡድን ላይ ደግሞ ያንዳንዱን እንቅስቃሴ ትኩረት አድርጎ የመስራት በዳኞች ላይ እናስተውላለን
0: ኦ ቁልጭምጭሚቱ ነው የረገጠው ግን እየሳቀሉ ነበር ለቢጫ ካርዱ ራሱ አይገባኝም ያተ እየሳቀ ነው
2: በፍጹም ከቢጫም ከፍ ያለ ነው
1: አብቅታት ምት እንደገና ጨዋታው ጀምሯል 84ኛ ደቂቃ ቶትናም ሆትስፐርስ በዚያው ድራማት አንድም ጨዋታ ሳያሸንፎ ስድስተኛ ጨዋታቸውን እያደረገው ይገኛሉ። እንደገና ቶትናም ሆትስፐርስ ነጥቀዋል። በአስር ተጫዋች አይመስሉ ቶትናም ሆትስፐርሶች ደህና ናቸው መቼም።
0: አሁን ወደፊት መሄድ አልቻሉም። በጣም ከባድ ነው አስር ሰው
2: ምክንያቱም ደቂቃው ገፍቷል። ከዚህ በኋላ ያላቸው ድል ሁለት ጎልም ሁለት ለዜሮ መሸነፍ አንድ ለዜሮ ለእነሱ ትርጉም አይሰጥም። ስለዚህ በሙሉ ኃይል ጫና አሳድረው ማጥቃት ቢችሉ የተሻለ አማራጭ ይመስላል።
1: ብሩኖ ፈርናንዴዝ እንደገና ኳስ ላኪ ቶታል ሊያደርገው ይችላል። ቆንጆ ኳስ ለጆሹዋ ዘርክዚ መስጠት ችሏል። ዘርክዚ ለማታለ ጥረት እያደረገ ነው። ዘርክዚ አልተሳለፈ ጥረት አድርጎ ነበር። አንዳንዴ ያበዝበዋል ዘርክዚ። ማርሞሽ ተቀይሮ ከገቡ በኋላ ምንም አልፈጠሩም። እንደውም የቶተንሃምን ሪትም አጥፍቶታል።
2: ያው ነገሮች ደግሞ
0: የመጀመሪያዎቹ ቅያሬዎች ማርሙሽና ቤንታንኩር
1: ይባስሎ በቀይ ተባረረ። እንደገና ቶተንሃም ስፐርሶች ማንቸስተር ዩናይትድ ወደ ኋላ ተመልሶ ለመከላከል ጥረት እያደረጉ የተመለከትናቸው እንገኛለን። ቆንጆ ኳስ መስል ነበር ግን ደግሞ
0: ደርሷል።
1: ስለዚህ ብሪያን ቦሞ ማዛ ነው ኪኒስኪ
2: ፈጣን ተጫዋች አለመሆኑ ነው የጎዳው።
0: ዲሜዲያ ነው ፈጣን አይደለም።
2: ፈጣን አይደለም።
0: ሊያገኘው የሚገባው ኳስ በጣም በቀላሉ ነው ቀድሞት ሄደው።
2: በቃ ፈጣን ተጫዋች አለመሆኑ
0: ነው።
1: ዝም ብሎ ነው የተከተለው።
2: ሚኪ ቫንደበን ቢሆን ቀድሞ ኳስ ይይዝ ነበር።
1: የማዘን ኳስ አግኝቶ ማንቸስተር ናይዞች ምን ሊያደርገው ይችላል? ብሪያን ኤምፓሞ ማንቸስተር ዩናይትድ እና ብሪያን ኤምፓሞ ዛሬ ደስተኞች ናቸው።
2: ፒያኖ ብቻ ሳይሆን ኳስም ተጫውተዋል።
1: አስደስቷቸዋል። የማዕዘን ኳስ የተሻማው ኳስ አደገኛ ይመስል ነበር። በቀጥታ ወጥዋል። በመልስ ቶትናም ሆትስፐርሶች ጨዋታን የሚያስቀጥሉ ይሆናለው። 86ኛው ደቂቃ የክብር ሀገሮቻችን ዳሽን ባንክ እና ስቶክላንድ ናቸው። የክብር ሀገሮቻችን ክለብ እናመሰግናለን።
2: ታዲያ ቅድም ምንቦሞ ጎሉን ካስቆጠረ በኋላ ከማቴዎስ ኩኛ ጋር ደስታቸውን ሲገልጹ ነበር አይደል? በመደነስ ከዚያም ባለፈ አንድ የሰርፊንግ ዳንስ አለው አይደል? ማቴዎስ ኩኛ በተለይ ጎሎቹን ሲያስቆጥር ሰርፊንግ የሚያደርጉ ባለሙያዎችን በማሳየት
1: ጆሹዋ ዘር ከዚህ እንደገና ኳስን አግኝቶታል። ተነጠቀ። አደገኛ ቦታ ላይ ባሌባ አደገኛ ቦታ ላይ ኳስ ነጥቋል። ኦ እንደገና ፎት ስንት ቢጫ ካርድ ተመዘዘ?
2: በርካታ ካርዶችን የተመለከት ነው። ወደ ኩኛ ጉዳይ ስንመለስ ደስታውን የሚገልጽበት መንገድ ሀሳቡ የጀመረው በመንደር ውስጥ የሚያውቁ አንድ በኦሎምፒክ 2020 ላይ በቶኪዮ ኦሎምፒክ ኢታሎ ፌዴራ የተሰኘ የሰርፊንግ ተወዳዳሪ ያለና የወርቅ ሜዳሊያ አሳክቷል። ስለዚህ ያንን ሰርፊንግ መለማመድ ከጀመረ በኋላ የሰርፊንግ ፍቅሩ በጣም ከፍ እያለ መጥቷል እና ጎሎች ካስቆጠረ በኋላ የሰርፊንግ እንቅስቃሴን ለማሳየት ለመሞከር ነው ያንን የደስታ አገላለጽ የሚያስመለክተው። በሜዳ ላይ
1: ሰርፊንግ ሰርፊንግ በአማርኛ ምድ የለውም ሀይ ውቅያኖስ ስለሌለ። ለማንኛውም 88ኛው ደቂቃ ላይ አደገኛ ቦታ ላይ ማዝ የቅጣት ምት አግኝተዋል ቶትናም ሆትስፐርሶች። ማዲሰን
2: ቶናሊ
1: አሻማ ኳስ ማንቸስተር ዩናይትዶች መንጠቀቅ ይኖርባቸዋል። ኳሱ ሳይወጣ ሜኖ ደርሷል። ሜኖ ብረጅ የሚመታው ኳስ እንደገና ቶትናም ሆትስፐርሶች አግኝተውታል።
0: ዩናይትዶች ግን ማፈግፈግ የለባቸውም። ወጣት ላይ ያለባቸው አው ለተጋጣሚም ተስፋ መስጠት የለብህም። በቁጥር ከበለጥክ እየመራህ ከሆነ ሜዳ ከሆነ ያንን ከሰባኛው እስከ 85ኛው ደቂቃ ድረስ እስከ 80ኛው ደቂቃ ገደማ ድረስ የነበረውን አግሬሲቭ መሆን፣ ኳስ ለመቀማት መሞከር
1: ፋንደቤን
0: ይሄን ነበር ቡድኑ ሲፈልግ የነበረው። አሁን አግኝቶታል። ባሌባ ከገባ በኋላ የቡድኑ የኢነርጂ ለውጥ በደንብ የሚታይ ነበር። ስቴዲየሙ በጣም ከፍ ብሏል። ዝማሬዎች ከፍ ብሏል። ዋናው ምክንያቱ ሜዳ ውስጥ በጣም የሚሮጥ የሚታገል ቫንደቪን አሁን በጣም ፈጣን ተጫዋች ነው። በጣም ፈጣን ነው። ትልቁ ጥንካሬው ፍጥነት ነው። እንዴት አድርጎ አሁን ኳሱ እንዲያወጣ እንደተደረገ ሰው በቃ ይሄ በተለይ የእንግሊዝ ሀገር ስቴዲየሞችን ደጋፊዎችን በጣም የሚያነሳሳ ነው። የቡድንም
1: ተቀይረው ተቀይሮ ጥሏል። ማቲያስ ፈርናንዴስ ተቀይሮ ሲገባ እየጮህበት ነበር። እኛን አልፈለክንም አይነት ነገር አይመስለው። ማቲያስ ፈርናንዴስ ተቀይሮ ገብቷል። ቶትናም ሆትስፐርስ በኩል
2: ተገቢውን ነገር አለማቅረብ ነው አለመፈለግ አይደለም ተገቢውን ገዘብ መክፈል ተገቢውን ሳምንታይ ደሞዝ የመክፈል ጉዳይ ነው
1: ተነጠቁ አደገኛ ቦታ ላይ እንደገና ነጠቁ ማንቸስተር ዩናይትድ
2: ሜኑ ፕረስ ረዚስት የሚያደርግበት መንገድ በጣም ይላቀ ነው
0: ዛሬ ግን በጣም ብዙ ኳሶች ተቀምቷል እርግጥ ከባድ ነው ሁለት ሶስት ተጫዋቾች ይከበብ ነበር
1: አብሪያም ፕሮሞ በቀመስ ወራ አደገኛ ኳስ ወለ መግባት ጥረት ያደረገ ነው ፕሪያኒን በማታለላቸው ወንጆ ኳስ ሰጠ ቤኑም ሊያደርገ ይችላል ብሩኖ ፈርናንዴዝ ኳሱን ዲያሎግ ወንጆ ኳስ ሰጠ ተከላከለት ዋው በክስተር ፎርም ጥያቄ ያለ ግን ዝቅሎ ነው ሄዶ ኳሱ
0: እንዴት የማዘ መታሉ ነው
2: አልወጣም ኳሱ
0: አይ በግሩ ከነካው በኋላ
1: ትነቶታል ደግና ተታሞስ ፖርሶስ ኳሱን ይዞ ለበር ትራስ ያረጉ ነው ክብሮትና ክብሮን 8 ደቂቃ ይጨምራል ምን ነገር የሰማን እንገኛለን አ 8 ደቂቃዎች ያው ትራፎክ ላይ ያለው ደጋፊ
0: ምናልባት አንድ 3 ደቂቃ የቀይ ካርዱ ጊዜ ነበር ነው
2: አልበዛም 8 ደቂቃ
0: በዚህ ሲዝን ብዙ እንደዚህ ደቂቃዎች ያያየን አልነበረም
1: አደገኛ ኳስ ተጥሎ ስፖርሶች እንደገና ይዞት ገቡ አሳለሏቸው ሳቪዮ አደገኛ ቀጠና ላይ ቶትናም ማንቸስተር ዩናይትድ ተርፏል እንደገና አደገኛ ኳስ ነበር አደገኛ ኳስ ነበር ሌላ ኳስ ማርሚት ላይ ቶትናም ስፖርሶች ፓስ ተጫዋች አይመስሉም
2: ማንቸስተር በጣም ኮንሰንትሬት ማድረግ ያለበት ሰዓት ነው ታድ
1: በባርሴሎና ሆኖ ቶትናም ስፖርሶች ዲዘርቬ በግራቹ ኳስ አቀበሉ ዛው ሌላ ኳስ ሳቪዮ ሚቀበል ተጫዋች ፈልጋል አታሎ ለሜትራስ ያረገ ነው ሳቪዮ አታሏቸው የዳደገኛ ኳስ መስላል እንዴት ያወጣል ይሄን ኳስ ቆንጆ ኳስ ሰጠ ምን ሊያርገው ይችላል ተሻማ የሻማው ኳስ ተከላከለው እንደገና ማንቸስተር ዩናይትድ ወደ ሆኑት Matias Fernandes at the cross. Lila Adaganya Kwas Shama! Gopata Kwantara!
0: Fatima Slal!
1: Fatima Slal! Manchel Sarai throws the Kwantara Pacho!
0: Fauli Maslal!
1: Mendele Hulu! Lamamani Kabdal! Lamamani Kabdal! Lamamani Kabdal!
2: ምናልባት ጥፋቱ ታዴ
1: ፎስ ምናልባት ፍሽ ምናልባት ምችልባት እንደ ያለ ይመስላል
0: ከማርቲኔዝ ጋ ነው ፍልሜ የነበረው
2: ግን ለጥፋት የሚጋብዝ
1: ጥፋት ካልሆነ ነው እንኳንሱ
0: አናናቅ
1: ተታገሉ ነው ነው ነገር ለማመን ተቸግሯል
0: ሲታገሉ ነው ያየሁት
2: የተበላሸ ይመስል ነበር ሲታገሉ ኳሱ ግን በግንባሩ ይመስለኛል ያስቆጠረው
0: አው ግን በጣም አፈገፈገ ወደኋላ
1: እየተከራከሩ ነው ማንቸስተር ዩናይትድም እየተከራከሩ አይደለም
2: ጥፋት ቢኖር ከዳኛ ጋር ውይይቶች ይኖሩ ነበር
1: ሊቻትና ደደ ባለፎ ኤቨርተን ፍራን ላይ
3: to actually register a goal but it's massive for his club
2: just ምንም ጥፋት የለም
0: ማርቲኔዝ ግን ትልቅ የታይሚንግ ስተት ነው የሰራው በጣም ትልቅ የታይሚንግ ስተት ነው የሰራው ኳሱን ትቶ
2: በትከሻው ነው የተቆጠረው ይመስለኛል ሊሳንዶ ማርቲኔዝ አዎ ማርቲኔዝ በትከሻው ነው አክቶት ይመስለኛል የተቆጠረው
0: አይታወቀ መጫሻ ንክኪው ማን እንደሆነ ግን የማርቲኔዝ ትግል ላይ ትክረቱን ያደረገው
2: ከተጫዋቹ ጋር ነው ከኳሱ ይልቅ ተጫዋቹ ጋር ትክክል
1: አዲስ ዘርበክ ሲጨፍሩ ኳሱን ነክሶ ነው የጨፈሩት
2: ዚዳን
1: አንታቻው ነው
0: 8 ደቂቃ መሆኑ እንደውም ለሆነ የተጥሩ ነው
1: 93ኛው ደቂቃ ላይ ንከኛለን ፓስ ተጫዋች አለ ቶትናም ስፖርት ማንቸስተር ዩናይትድ ጋራቸው ነው አሁን ማንቸስተር ዩናይትድ ምን አይነት ምላሽ ሰጣሉ የሚለው ነገር በጉጉት ይተበቃል የክብር አገሮቻችን ማንቸስተር የማንቸስተር ኳስ ኦብሪያን ፖሞ ኮንጆ ኳስ ነበር
2: ቀደም ስናማው ነበር አለ ማጉዌርን
0: በጣም ጥሩ
2: ግን አስቆጥሮ ይሆን ይላል
0: እንዴ
1: ለማንስ ወጦ ግላግላቸውን ጃደገኛ ኳስ ነበር ማንቸስተር ዩናይትድ እንደገና ጫናውስ ገብተዋል በስር ተጫዋች ኦልትራፎርድ ላይ ቶትናም ስፐርስ ማንቸስተር ዩናይትድ ጋራቸውን ዋል ማርከስ ራሽፎርድ ተቀይሮ ለመግባት የተመለከተው እንገኛለን የደዘር በደስታ ግራለስ ያሳልፉትን ከባድ ምሽት ያሳያል።
0: እሱ ብቻ ሳይሆን ያበቃ ጨዋታ ነበር የሚመስለው። ራሽፎርድ ከቀይ ካርዱ በፊት ሊገባ እየተዘጋጀ ነበር፣ ግን ቀይ ካርዱ የበለጠ ምቾት ሰጥቷቸው ስለነበረ ጎል ያስፈልገንም ብሎ ስላሰቡ ይመስለኛል።
1: እጅግ በጣም ከባድ ነው የሚሆነው ለማንቸስተር ዩናይትድ እና ለማይክል ካሪክ። በስር ተጫዋች ውጤት ማስጠበቅ አለመቻል በጣም ከባድ ነገር ነው። ይቺ እንደገና ማንቸስተር ዩናይትዶች ወደፊት እንዲሄዱ ደጋፊ እየፈለገ ይገኛል። 95ኛ ደቂቃ ላይ እንገኛለን። ብሪያን ኢምቦሞ መስመር ላይ ኳሱ ይዞ ለመግባት ጥረት አደረገ። ቆንጆ ፓስ ይመስል ነበር፣ አልተናበቡም። ኪኒስኪ ኳሱ ነው አገኘው።
2: ይሄ ግን ለመጀመሪያ ጊዜ አይደለም መርታዴ በኒውሜሪካል አድቫንቴጅ ኑሮት ማንቸስተር ጨዋታን አለማሸነፍ። ከማንቸስተር ሲቲ ጋር በቅርብ ጊዜ ትውስታችን ነው፣ ከኤቨርተን ጋር የሚታወቅ ነው።
0: እነዛን ጨዋታዎች ተሸንፏል።
1: ይሄ ቡድኑ ራሱ ማንቸስተር ሲቲ ጋር
2: እያነሳ ነው አሁን። እና የሚያሳየው ምንድነው ቡድኑ በተረጋጋ መንገድ ኳስን ኮንትሮል አድርጎ የመጫወትና ውጤት የማስጠበቅ አቅሙ እምብዛም እንደሆነ።
0: የአሁኑ ግን በጣም ጥሩ በነበሩበት ሰዓት ብዙ ደቂቃዎች አልቀሩም፣ በዚሁ መቀጠል ይችሉ ነበር። እና ቶተንሃም ላይ የሚታይ አይነት ድካም ነበረ በደንብ
2: ድካም ነበረ። የተሸናፊነት ስሜት
0: ነበረ። በቁጥር ማነሳቸው በደንብ ይታያል። ሲያጠቁ በጣም ቁጥር አንሷል። ያየነው ፕሬሲንግ አልነበረም። ኢንተንሲቲያቸው በጣም ወርዷል። ዩናይትድ ትንሽ ይሄ በአእምሮ ብቻ በቃ ኳሱን ለመያዝ መፈለግ፣ ለማጥቃት መፈለግ
2: የሚያሳየው ይመስለኛል። ማንቸስተር ዩናይትድ ሜዳ ላይ እርጋታ ሲያገኝ፣ ጥሞና ሲያገኝ ጨዋታን ይዞ ለመውጣት የሚቸገር ቡድን ይሄ ግለትን መፈለግ
0: እንደዛ ይመስላል
2: ካራክተር ያለው ቡድን ይመስላል።
1: በማንቸስተር ዩናይትድ በኩል ሁለት ተጫዋች ተቀይረዋል። ሉክ ሾው እና ማቲያስ ኩኛ እንዲሁም ሄቨን እና ራሽፎርድ ተቀይረው ገብተዋል። ጥፋት አርቢትሩ ካርድ ነገር አመሰሱ። ማንቸስተር ዩናይትዶች መጠንቀቅ ይኖርባቸዋል።
0: ከዚህ በኋላ ምን ይጠነቀቃል?
2: ተጨማሪ ጎል
0: ካርድ ካርድ መስሎኝ
1: ወይ ማንቸስተር ዩናይትድ ወይ ማንቸስተር ዩናይትድ ወይ ማንቸስተር ዩናይትድ።
0: ለቶተናምም እኮ ግን ያው የቀይ ካርዱ ስላለ ነው እንጂ ለቶተናምም እኮ መጥፎ ውጤት ነው።
2: ልክ ነው።
1: ከሜዳቸው ውጭ ነው አንድ ለባዶ እየተመሩ ነበር። ከዛ በኋላ ያለውን ነገር
0: ነው ትንሽ።
1: አሁን ኦልድ ትራፎርድን ተጓዥ የቶተናም ሆትስፐር ደጋፊዎች ድምፃቸውን ከፍ አድርገው እየዘመሩ ይገኛሉ። ይህ ከሞላ ጎደል ጥሩ መነሳሳት ሊፈጥር ይችላል። 97ኛው ደቂቃ ላይ ተገኝተናል። ማንቸስተር ዩናይትድ በስር ተጫዋች ያለው ቶተናም ሆትስፐርስን ምላሽ ሊሰጡት አልቻለም። ግብ ከተቆጠረባቸው በኋላ እንኳን ማቲያስ ፈርናንዴዝ ለማሻማት ራቅ እያሉ ነው። የክብር ሀገሮቻችን ዳሽን ባንክ እና ስቶክላንድ ናቸው። የክብር ሀገሮቻችንን ከልብ እናመሰግናለን። የቅጣት ምት ተመታ። ማንቸስተር ዩናይትዶች አሁን መጠንቀቅ ይኖርባቸዋል። ተነጠቁ። አሁንም ማንቸስተር ዩናይትዶች አደገኛ ቦታ ላይ ተነጠቁ። ኳስ ይዘን ለመግባት ጥረት ሲያደርጉ ነው። ኳሱን ማዲሰን እንደገና ማዲሰን ቆንጆ ኳስ መሰጠት ጥረት ሲያደርግ ተጋደሉ። አርቢትሩ ጨዋታውን አስቀጥለዋል። ቆንጆ ኳስ ማርከስ ራሽፎርድ ቀይ መስመር ላይ ማርከስ ራሽፎርድ አብዛው
2: የቁጥር ብልጫ በቶተናም በኩል ስለወሰዱበት
1: ማንቸስተር ዩናይትድ ሰከንዶች ብቻ ይቀርባቸዋል። እንዳ ምቾት ተሰምቷቸው እየተጫወቱ የሚገኙ ቶተናም ሆትስፐርሶች ናቸው። ምቾት ተሰምቷቸው ተነጠቁ። እንደገና አደገኛ ቦታ ላይ ማንቸስተር ዩናይትዶች ምን ሊፈጠር ይችላል? አደገኛ ቦታ ላይ ነጠቁ። እንደገና ማንቸስተር ዩናይትዶች ነጥቀዋል። እንደገና
2: ጥፋት
1: ሄቨን ላይ ተሰርቷል። ጥፋት
2: ካርድ
0: ከአምስት አምስት አላለፉም። ካርድ
1: እያልፋሉ። ምናልባት አሁን አርቢትሩ ብቻ የአርቢትሩ ብቻ ምናልባት አንድ ደቂቃ አካባቢ ጨምሮ ይችላሉ። 98ኛው ደቂቃ ላይ ተገኝተናል። ክብሯትና ክብሯን የክብር አገሮቻችን ዳሽን ባንክ እና ስቶክላንድ ናቸው። ሁለተኛው 45 ነው ካርድ የበዛበት። ቆንጆ ኳስ ማንቸስተር ዩናይትዶች ዳሎ ምን ሊያደርጉት ይችላሉ? ተመሳ ባሌባ የመታ ኳስ በቀጥታ ወጣ።
0: ትንሽ ልጅነት እንጂ ቦታው ቦታ አመቺ ቦታ አልነበረም። እንቅስቃሴው ማስቀጠል ነበረ።
1: ማንቸስተር ናይትድ አንድ ለባዶ መርተው በአንድ ተጫዋች ተቀንሶላቸው ያን ማስጠበቅ ሳይችሉ ቀርተው ኦልድ ትራፎርድ ላይ አሁን ጥሩ ለመውጣት ተቃርበዋል። በተከታታይ ስድስት የመክፈቻ ጨዋታዎች አንዱን ብቻ ነው ያሸነፉት ማንቸስተር ዩናይትድ። ለማይክል ካሪክና ማንቸስተር ዩናይትድ ይህ የውድድር ዘመን በጣም መጥፎ ነው፣ በጣም መጥፎ ነው። የቁጥር ብልጫ ወስዳለሁ፣ ይመራሉ፣ ይገባባቸዋል። እጅግ በጣም ከባድ ጊዜ ነው። ጨዋታው ባንዳች አጠናቀቀ። የፕሪሚየር ሊጉ ሁለት ደካማ ቡድኖች ተገናኝተው አዎ በደካማ ውጤት አጠናቀዋል። ክብራትና ክብራን ብሪያኒ ምቤሞ ማንቸስተር ዩናይትድን ቀዳሚ ማድረግ ችሎ ነበር። እዛ በኋላ ግን ቤንታንኩር በቀይ ወጡ። ቶትናም ስፐርሶች በአስር ተጫዋች እያሉ ከዛም ዶሚኒክ ሶላንኬ ግብ አስቆጥረው ማርቲኔዝ በማን ተያዘ? ጎሉ
0: በሶላንኬ
1: ነው የተያዘው። ክብራትና ክብራን አብራችሁን ስለነበራችሁ ከልብ ከልብ እናመሰግናለን። የተወሰነ ነገር
0: ማሳ ቅድም አሁን ተፌ ሲል ነበር። ለዩናይትድ አንዱ ፈታኝ እየሆነ ያለው ነገር ምቾትን የሚወድ ቡድን አልመስል እያለ ነው። ይሄ ሜዳ ላይ ምቾት የሚሰጥ ለምሳሌ ተጋጣሚ በቀይ ካርድ ወጥቶበት በቁጥር ስትበዛ ከሲቲ ጋም በቀይ ካርድ ፎደን እስኪወጣ ድረስ ሜዳ ውስጥ እጅግ የተሻለ ቡድን ዩናይትድ ነበር። ከቀይ ካርዱ በኋላ የሆነ አይነት ኮምፕላሴንስ፣ የሆነ አይነት መዘናጋት፣ ጊዜ ያለኝ ብሎ ማሰብ ያ የነበራቸውን ያ ቴምፖውን፣ ኢንተንሲቲውን፣ ጉልበታቸውን፣ ኃይላቸውን፣ ስሜታቸውን ሁሉ መቀነሳልና ያ ጨዋታ ብዙ ተብሎበታል። በእርግጥ ጎሉን በጣም አወዛጋቢ ነበር፣ መፈቀድ ያልነበረበት ጎል ነው። የዛሬው ግን
1: ስለመሩ ካልሆነ ውጤቱ
0: ግን እየተነሱ ነበር። አሁን እኮ ጎሉ ስለመሩ ብቻ ደግሞ ሳይሆን ምናልባት ከ65ኛው ደቂቃ ልክ ሁለቱም ቡድኖች ደግሞ ለውጦችን ካደረጉበት ደቂቃ ጀምሮ ዩናይትድ በጣም እየተሻሻለ ከፍ እያለ ነበረ።
1: ሁለቱም ደስተኛ የሚሆኑ ዘጠና
0: ደቂቃውን ካየ ነው ነውሁንሁን እንደ ዩናይትድ ግን ሆነ የምታየው እሱን አይደለም። ተሻሽለሃል፣ ውጤቱ በእጅ ገብቷል፣ እየመራህ ነው፣ ደጋፊው ከአንተ ጋር ነው። በቃ ሁሉም ነገር ተቀይሯል። ለምሳሌ ዛሬ አርሰናል የመጀመሪያውን ጎል ካላፊዮሪ እስኪያስቆጥር ድረስ በጣም ተበልጦ ነበር አለ። እድሎች የተፈጠሩባቸው ነው። በነራያ በተከላካዮቹ ጥረት ነበር ጨዋታ ውስጥ የቀጠሉት። ከዛ በኋላ ግን ዋናው ነገር የመጨረሻዎቹ ደቂቃዎች ላይ እነዛን ደቂቃዎች የቀሩትን 30 ደቂቃዎች መጠቀም ነበር ጠቀሙባቸው። ዩናይትድ ከተሻሻለ በኋላ ያለውን ነገር ነው ማንሳት ያለብን። ተሻሻሉ፣ ሜዳ ውስጥ የተሻለ ቡድን ሆኑ። ሙሉ ለሙሉ የቶተንሃም ጥንካሬ በመከላከል ሽግግር ማለት እንችላለን፣ በፕሬሲንግ ማለት እንችላለን፣ በማጥቃት በሁሉ ነገር የነበረው ጥንካሬ ወረደ፣ ደከመ። ቅያሬዎቹ እየሰሩ አልነበረም፣ ቀይ ካርዱ ተጨመረ። ከዛ በኋላ ዩናይትድ ውጤቱን ይዞ እንዲወጣ ወይ ደግሞ ጎል እንዲጨምር ነው የምንጠብቀው። አሁን እሱ ነው ከቶተንሃም ይበልጥ ስለ 90 ደቂቃ ሳይሆን አሁን እንዴት ነው የመጨረሻው 8 ደቂቃ 16 ደቂቃ ገደማ ውጤት ይዞ መውጣት የማይችለው ቡድኑ ለዞም እየመራ በሜዳው ከዛ ደግሞ ቶተንሃም ጋር ያለ ቅድም ያልነው አለ የሜንታሊቲ ችግር። ልክ ጎል ሲገባባቸው ይጨርሳሉ። ያ ተስፋ መቁረጥ አለ። ከእንደይነ ቡድን ጋር የተጫወትክ ውጤትን አሳልፈ መስጠት በቃ ለካሪክ ትልቁ ይመስለኝ በቃ ይህንን የስነንቦና ለእኔ የስነንቦና ችግር ነው የታክቲክ አይደለም። ለምን ምንም ቢሆን 10 ተጫዋቾች ከመግጠም 11 ተጫዋች መግጠም ይከብዳል።